0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnot, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ራቡ ግንቦት 12 2018 አድማጮቻችን እንደምናርፍዳችኋል። ዘወትር ራቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈው የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶችን ተካተዋል። ሀገርኛ ሪፖርት የትግራይ ክልል ለማስተዳደር አላማ ያደረገ ነው የተባለ ጊዜያዊ ምክር ቤት መመስረቱን ቀዳሚ ትኩረቱ አድርጓል። በቃለ ምልልስ ዝግጅታችን ከአማርኛ ሰዋሰው መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም ጋር ያካሄድነው ቃለ ምልልስ ይስተናገዳል። በረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮውን የፌዴራል በጀት አስመልክቶ ያካሄድነውን ቃለ ምልልስ ይዘን እንቀርባለን። በመጪው ሳምንት በትዝብትና ተስፋ መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም ጋር የከነን ቃለ ምልልስ ሲዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የዓለም ጤና ድርጅት በወል ያልተለየው የኢቦላ ቫይረስ ተጠቂዎችን ማግለሉ ወሳኝ እርምጃ መሆኑን አስታወቀ። የዩናይትድ ስቴትስ ሳን ዲያጎ የተከሰተውን የመስጊድ ጥቃት ተከትሎ የአውስትራሊያ መንግሥት ጸረ እስልምና የጥላቻ አታዮችን ለመቋቋም የቀረቡለትን ምክረ ሐሳቦችን እንዲተገብር ተጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በሪፐብሊክ ኮንጎ የዓለም ጤና ድርጅት ተጠሪ እንግዳ የሆነው ንዑስ የኢቦላ ዝርያ የተጠቁ ህመማንን ማግለል የበሽታውን ተዛማችነት ለመቆጣጠር እንደሚያግዝ አመላክተዋል። የጤና ባለሙያዎች እንዳመለከቱት ከሆነ ለቫይረሱ ተጠቅተው ያሉ ህይወታቸውን ያጣ አንድ ግለሰብ እስከተመዘገበ ድረስ የጤና ባለሥልጣናት ለሳምንት ምርመራ ያካሄዱ የነበሩት የተለመደውን አይነት የኢቦላ ዝርያ በመሆኑ ውጤቱም ከኢቦላ ነፃ የሚል ነበር። የበሽታውን ተዛማችነት ተከትሎም በምስራቅ ኮንጎ ለ134 ሰዎች ሕይወት መቀጠፍና 500 ያህል ሰዎች በቫይረሱ ጥቃት ለህመም መዳረግ አብቅቷል ብለዋል። ዶክተር አን አኒካ ለኤስቢኤስ በሰጡት መግለጫ ክትባት ወይም ለዚህ የተባለ መድኃኒት በሌለበት ወቅት በቫይረሱ የተጠቁ ግለሰቦችን ማግለል ወሳኝ መሆኑን ተናግረዋል። የወረርሽኙን መስፋፋት ተከትሎም ኢቦላ ከተከሰተው አካባቢዎች ወደ ዩናይትድ ስቴትስ የሚዘልቁ ዜጎች ላይ ከፍ ያለ የጤና ምርመራ እንዲደረግ ተወስኗል። ባለፉት 21 ቀናት ኡጋንዳ፣ ኮንጎ ወይም ደቡብ ሱዳን የነበሩ የአሜሪካን ዜግነት የሌላቸው ግለሰቦች ላይ ገደብ ተጥሏል። አንድ ኮንጎ ውስጥ የሕክምና አገልግሎት ሰጡ የነበሩና በቫይረሱ የተጠቁ ሐኪም ለሕክምና ወደ ጀርመን እንዲሄዱ ተደርጓል። የተላላፊ በሽታ ተጠባቢ የሆኑት ዶክተር ፒተር ግሪፊን የወረርሽኙ በመላው ዓለም የመሰራጨት አቅም ውስን ነው ሲሉ ለቻናል 9 ተናግረዋል። በአንድ የዩናይትድ ስቴትስ መስጊድ ላይ የደረሰውን ጥቃት ተከትሎ እስላማዊ ጥላቻን ለመቋቋም የተሰየሙት የአውስትራሊያ ልዩ ልዑክ አፍታብ መሊክ የፌዴራል መንግሥቱ አውስትራሊያ ውስጥ ጸረ እስልምና ለመፋለም ይበጃሉ በሚል የቀረቡለትን ምክረ ሐሳቦች ግብር ላይ እንዲያውላቸው ሲሉ ጥሪ አቅርበዋል። ለሳን ዲያጎ የመስጊድ ጥቃት 3 ሰዎች ተገለዋል። ጥቃቱን የፈጸሙት ታዳጊ ወጣቶች ድርጊትም ለየት ባሉ ሃይማኖቶችና ዘሮች ላይ የተስፋፋ የመጣው ጥላቻ ምልክት ነው በሚል ተመልክቷል። አቶ መሊክ የቦንዳይ ጥቃትን ተከትሎ በሁለት ሳምንታት ውስጥ ብቻ በ740% የጸረ እስልምና ጥቃቶች ቁጥር ንረው እንደነበር ገልጠዋል። ለዓለም አቀፉ የእግር ኳስ የፊፋ ዋንጫ ውድድር መሰናዶ ከደርዘን በላይ የአውስትሬሊያ ፕሮፌሽናል ተጫዋቾች ለልምምድ ፍሎሪዳ ገብተዋል። የአውስትሬሊያ ብሔራዊ እግር ኳስ ቡድን ሶኮሩስ ከመረጣቸው 12 ተዳዲስ ተጫዋቾች ውስጥ 10ሩ ለአውሮፓ ክለቦች የሚጫወቱ ሲሆን ሁሉም ወደ ልምምድ ማዕከሉ ዘልቀዋል። በዚሁ ወደ ውጭ ምንዛሪ ተመና መረለና አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር 48 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል።

0: audio.
1: ከሳቢው ጋር እንዲገጥም ተጫዋች የሚለው ይጫል።
2: ያው ያዳሊያ ጀምበ ሐለም
3: SBS chill.
4: SBS pop Asia. Non-stop Asian pop.
5: Can you describe that feeling for people who haven't experienced it?
6: SBS Hindi uplab karwata hai.
7: Far from the partisan politics.
1: ሳቢላይ በሆኑ ቋንቋዎች ዜናዎችን የያዘ ኮስታዊ ስሜት ጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል።
8: sbs.com.au/audio
1: በዚሁ የትግራይ ክልል ለማስተዳደር አላማ ያደረገው የተባለ ጊዜያዊ ምክር ቤት መመስረቱን ቀዳሚ ትኩረቱ ወዳደረገው አገርኛ ሪፖርት እናልፈልን። ደመቀ ከበደ እንደሚከተለው አጠናቅሮታል።
9: አገርኛ ሪፖርት
10: የትግራይ ክልልን ለማስተዳደር አላማ ያደረገ ነው የተባለ ጊዜያዊ ምክር ቤት መመስረቱ ተገለጸ። ስምረት ባይቶና አረና ትግራይ ትንሳኤ ሰባ እንደርታና ቃንጪ ሀቂ የተባሉትን አምስት የፖለቲካ ፓርቲዎች እንደዚሁም በአፋር ክልል የሚንቀሳቀሱትን የሐራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ግንቦት 9 ቀን 2018 ዓ.ም በይፋ መመስረቱ የተገለጸ ሲሆን ጉባኤውም አካሂዷል ተብሏል። በመስረታ ወቅት ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ እንደሚገባም ተናግረዋል። ክልሉን የማስተዳደር ሚናውን የሚወጣውም በህዝብ የተመረጠ መንግስት እስከሚመሰረት ብቻ ነው ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ዳንጎቴ ለማዳበሪያ ፋብሪካ የመደበውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታወቀም። የናይጄሪያው ዳንጎቴ ኩባንያ በሶማሌ ክልል ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ ኢንቨስትመንት ወጪውን በከፍተኛ ደረጃ መጨመሩን አሳውቋል። በዚህ መሰረት ለፋብሪካው ግንባታ መጀመሪያ መደቦት የነበረውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታውቋል። ኩባንያው የኢንቨስትመንት ወጪውን ማሳደጉን ያስታወቀው ጠቅላይ አብይ አህመድና የኩባንያው ባለቤት አሊኮ ዳንጎቴ የማዳበሪያ ፋብሪካው ግንባታ የደረሰበትን ደረጃ ከጎበኙ በኋላ መሆኑ ተገልጿል። በተጨማሪው ገንዘብ 110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት ኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ መሰረተ ልማቶች እንደሚገነባ ኩባንያው ገልጧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ መጠየቃቸው ተገለጸ። ይህንን ጥያቄ ያቀረቡት ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልክራጂ ጋር በተወያዩበት ወቅት ነው ብሏል የውጭ ጉዳይ ሚኒስቴር ባሰራጨው መረጃ። ዶክተር ጌዲዮን የሳውዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ህጋዊ የስራ ዕድሎችን እንዲያመቻች መጠየቃቸውንም ሚኒስቴሩ በመረጃው አክሎ ጠቅሷል። ሚኒስትር ዋሊድ ህጋዊ የሰራተኞች ፍልሰት ኢትዮጵያውያን ደህንነቱ የተጠበቀ የስራ ቅጥር ዕድል እንዲያገኙ ለማስቻል አስፈላጊ ነው ማለታቸውም ተገልጿል። ሳውዲ አረቢያ ፍርድ ቤት ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያውያን ጉዳይ በውይይቱ ወቅት መነሳቱ ወይም አለመነሳቱ ግን የውጭ ጉዳይ ሚኒስቴር በመረጃው ያለው ነገር የለም። 50 ሺህ ብር ያስቀጣ የነበረው ደረሰኝ ያለ መቁረጥ ችግር 100 ሺህ ብር የሚያስቀጣ እንዲሆን ረቂቅ አዋጅ ተሻሽሎ ተዘጋጀ። በግብይት ወቅት ማናቸውም ግብር ከፋይ ነጋዴ ያለ ደረሰኝ ሽያጭ ሲያከናውን ወይም ዋጋ ሳንሶ የተገኘ እንደሆነ በእያንዳንዱ ደረሰኝ 100 ሺህ ብር መቀጮ ተፈጻሚ እንደሚሆን የገንዘብ ሚኒስቴር አስታውቋል። ይህ መቀጫም ከዚህ በፊት ከነበረው በእጥፍ የጨመረ ነው። ያለ ደረሰኝ ሲገበያይ የተገኘ ማንኛውም ግብር ከፋይ ለገዢ ባልሰጠው በእያንዳንዱ ደረሰኝ ብዛት ከዚህ ቀደም 50 ሺህ ብር ይቀጣ የነበረ ቢሆንም በአሁኑ ማሻሻያ ግን የታክስ አስተዳደር ረቂቅ አዋጁ መሰረት ማለት ነው 100 ሺህ ብር ቅጣት ይጣልበታል ተብሏል። የገንዘብ ሚኒስቴር እንደ ዋና ማሻሻያዎች ካነሳቸው መካከልም የታክስ የምስክር ወረቀት አሰጣጥን ማሻሻል፣ የታክስ አለመግባባቶች ሲፈጠሩ በማስታረቅ ስርዓት መፍታት፣ የታክስ ውሳኔ ማስታወቂያ የሚታረምበትን ስርዓት ግልጽ ማድረግ፣ እንደዚሁም የውሳኔ ማስታወቂያ ማሻሻያና የይግባኝ ማቅረቢያ የጊዜ ገደቦች በግልጽ ማስቀመጥ ይገኙበታል ተብሏል። እነዚህ ማሻሻያዎች በታክስ ከፋዩና በታክስ ባለስልጣን መካከል ያለውን ግንኙነት ይበልጥ ቀልጣፋ ለማድረግ ያለመ ነውም በሚል ተገልጿል። የገንዘብ ሚኒስቴር በረቂቅ አዋጁ ላይ ከባለድርሻ አካላት ጋር ሰሞኑን ምክክር ባደረገበት ወቅት ነው ይህ

0: የተገለጸውም።
1: የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት ወስኗል ተባለም። አውሮፓ ህብረት ከሁለት ዓመት ገደማ በፊት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት መወሰኑን በኢትዮጵያ የአውሮፓ የንግድ ምክር ቤት አስታውቋል። ህብረቱ ይህንን ውሳኔ በቅርቡ ይፋ ያደርጋልም ሲል ምክር ቤቱ አክሎ ገልጿል። ህብረቱ የቪዛ ገደቦችን በኢትዮጵያውያን ላይ የጣለው የኢትዮጵያ መንግስት አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎችን ለመቀበል በቂ ትብብር አላደረገም በማለት ነበር። ይሁንና የቪዛ ገደቡ ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀናት ወደ 45 ቀናት ያራዘመ ሲሆን የህብረቱ አባል ሀገራትም የበርካታ ሀገራት መግቢያ የሆነውን የሸንገን ቪዛ እንዳይሰጡ ያገደ ነበር። አውሮፓ ህብረት የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ኢትዮጵያውያን መልሰው በመቀበል ረገድ መሻሻል አሳይተዋል ሲል ከዚህ በፊት መግለጹ ይታወሳል። የኢትዮጵያ ብሔራዊ ባንክ ግማሽ ቢሊዮን ዶላር ለጨረታ ቢያቀርብም ተጫራቾች ግን ከአንድ ቢሊዮን ዶላር በላይ ፍላጎት አሳዩም። የኢትዮጵያ ብሔራዊ ባንክ ባካሄደው የግማሽ ቢሊዮን ዶላር ጨረታ የተጫራች ባንኮች ፍላጎት ከአንድ ቢሊዮን ዶላር በላይ መድረሱ አነጋጋሪ ሆኗል። የተጫራች ባንኮች የዶላር ፍላጎት 1.06 ቢሊዮን ዶላር እንደነበር የጠቀሰው ባንኩ በጨረታው ከተሳተፉት 30 ባንኮች መካከል 14ቱ ብቻ የጠየቁትን የዶላር ፍላጎት አግኝተዋል ብሏል። ባንኩ አንድን ዶላር በ159 ብር ከ98 ሳንቲም አማካይ ዋጋ ማጫረቱን የጠቀሰ ሲሆን ተጫራቾች ለውጭ ምንዛሬ ጨረታው ያቀረቡት ከፍተኛ ዋጋ ደግሞ 160 ብር ከ90 ሳንቲም ሆኗል። ዝቅተኛው 157 ብር ከ30 ሳንቲም እንደነበርም የኢትዮጵያ ብሔራዊ ባንክ የጨረታውን ውጤት አስመልክቶ ባዘጋጀው መግለጫ ተናግሯል። ኢትዮጵያውያን አዳጊዎች በዓለም አቀፉ የአዳጊዎች ሮቦቲክስ ውድድር በህዝብ ምርጫ አሸነፉም። በሚችጋን አሜሪካ ሎረንስ ቴክኖሎጂ ዩኒቨርሲቲ በተካሄደው የ2026 ሮቦፌስት ዓለም አቀፍ የአዳጊዎች የሮቦቲክስ እና ሰው ሰራሽ አስተውሎት ሻምፒዮና ኢትዮጵያውያን ተወዳዳሪዎች አስደናቂ ድሎችን ማስመዝገባቸው ተገልጿል። ከ39 የቴክኖሎጂ ሀያላን ሀገራት ከተውጣጡ 738 ቡድኖች መካከል ነው ኢትዮጵያውያን ማሸነፍ የቻሉት። በውድድሩ በህዝብ ምርጫ ሽልማት ዘርፍ ኢትዮጵያውያን አዳጊዎች ቀዳሚ በመሆን ሲያሸንፉ፣ በህክምና ሮቦቲክስ ዘርፍ አምስተኛ እንደዚሁም በፈጠራ ማሳያ ደግሞ ስድስተኛ ደረጃን በመያዝ ማጠናቀቃቸውን ኢዜአ ዘግቧል። ከአንድ ወር በፊት በግሪክ በተካሄደው ዓለም አቀፍ ሜኖአን ሮቦቲክስ ሻምፒዮና ላይ ኢትዮጵያውያን አዳጊዎች ሁለተኛ ደረጃን በማግኘት ማጠናቀቃቸው አይዘነጋም። በመጨረሻም የኮሌጅ መውጫ ፈተና ክፍያ አጣሁ ያለች ወጣት ህይወቷን አጠፋች። በኦሮሚያ ክልል ነቀምቴ ከተማ የምትኖር አንዲት የ22 ዓመት የኮሌጅ ተማሪ ለመውጫ ፈተና ወይም ኤግዚት ኤግዛም የሚጠየቀው ክፍያ መክፈል ባለመቻሏ ምክንያት በገጠማት ከፍተኛ ተስፋ መቁረጥ ህይወቷን አጥፍታለች ተብሏል። ድርጊቱ በከተማዋ ነዋሪዎችና በተማሪዎች እንደዚሁም በሀገሪቱ የማህበራዊ ትስስር ገጾች ከፍተኛ ድንጋጤንና ሀዘንን ፈጥሯል። ሴኔ ተፈሪ የተባለችው ወጣት በነቀምቴ ከተማ ኗሪና በልጅነቷ በትምህርት ጉብዝናዋ እንደዚሁም በጠንካራነቷ የምትደነቅ ነበረች ተብሏል። ወደ ከፍተኛ ትምህርት ተቋም ለመግባት ባይሳካላትም ተስፋ ሳትቆርጥ በ2014 ዓ.ም በነቀምቴ ከተማ በሚገኝ የጤና ኮሌጅ በነርሲንግ የትምህርት ዘርፍ ተመዝግባ ትምህርቷን ስትከታተል መቆየቷም ተገልጿል። በትምህርት ክፍሏ ጎበዝ ታታሪ ተማሪ እንደነበረች መምህራኖቿና ጓደኞቿ የሚመሰክሩላት ሂንሴኔ በ2018 ዓ.ም የአራተኛ ዓመት የጤና ነርሲንግ ትምህርቷን አጠናቃ ለመመረቅ የመጨረሻውን የመውጫ ፈተና ለመውሰድ በዝግጅት ላይ ነበረች ተብሏል። ይሁንና ፈተናውን ለመቀመጥ የግድ መከፈል የነበረበትን የ15,000 ብር የትምህርት ክፍያ ማሟላት ሳትችል ትቀራለች። ከተከታታይ ጥረቶች በኋላ ገንዘቡን ማግኘት ባለመቻሏም ከፈተናው የመቅረትና ከጓደኞቿ የመለየት ስጋት ስለፈጠረባት ከፍተኛ ተስፋ መቁረጥ ወደ አደጋ እንድትመራ አድርጓታል ተብሏል። ሂንሴኔ ባሳለፍነው እሁድ ግንቦት 9 ቀን በነቀምቴ ከተማ ቀበሌ 2 በሚገኘውና በተከራየችው ቤት ውስጥ ራሷን ማጥፋቷ የከተማውን ሰዎች አሳዝኗል፣ አነጋጋሪም ሆኗል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ፍሮምሳ ጢቄሳ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የወጣቷን አሟሟት አስመልክቶ ዝርዝር መረጃ ወደፊት ለሕዝብ ይፋ ይደረጋል ብለዋል።
2: Hagarinya Report.
3: Starting a new life in Australia isn't easy.
4: A lot of companies have

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ።
2: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከፕሮፌሰር ባየ ሂማም የአማርኛ ሰዋሰው መጽሐፍ ደራሲ ጋር ያካሄድነው ቃለ ምልልስ ነው። እንሆን
3: ከጥበብ ማዕድ
4: SBS Radio።
2: የአማርኛ ቋንቋ ጠበብት ስሞች ሲነሱ ተጠቃሽ ከሚሆኑት ጥቂቶች ውስጥ አንዱ የአዲስ አበባ ዩኒቨርሲቲው አንጋፋ መምህር አሁን ኢሜሪተስ ፕሮፌሰር ባየ ሂማም ናቸው። ሰሞነኛ ሆነው ያሉትን የአማርኛ ሰዋሰውና ትዝብትና ተስፋ በሚል ርዕሰ መጠሪያ የግጥም መድብሎቻቸው የተካተቱበት መጽሐፍቶችን ለህትመት አብቅተው ለአንባቢያን በረከቶችን እነሆኝ ብለዋል። እንደ ሁለት የተለያዩ መጽሐፍትነታቸውም በሁለት የቃለ ምልልስ ክፍለ ዝግጅቶቻችን አሰናድተናል። በቀዳሚነት አንስተን የተወያየንበት መጽሐፋቸው ግና የአማርኛ ሰዋሰው ነው። በይዘቱ አዲስ አይደለም፣ ለአራተኛ ጊዜ መሻሻሎች የተደረጉበት ነው። ለመጀመሪያ ጊዜ የታተመው በ1986 ቀጥሎ በ2000 ለጥቆ በ2019 አሁንኛው ለህትመት የበቃው በያዝነው 2018 ዓመተ ምህረት ነው። የአማርኛ ሰዋሰውን ለአራተኛ ጊዜ ለማተም ይወደዱበት አለያም ግድ ተሰኝተው የተነሳሱበት አስባብ ምንድነው ለሚለው መጠይቅ መነሻ ይሆነንም ይኸው የህትመት ድግግሞሽ ሂደትና ውጤት ነው። የኤመርተስ ፕሮፌሰር ባየ ምላሽ እንዲህ ነው።
5: በ86 መጀመሪያ የታተመው ከዛ በፊት በዩኒቨርሲቲ ደረጃ የአማርኛን መዋቅር ማስተማሪያ የሚሆን መጽሐፍ ስላልነበረ እና እኔ ከውጭ ተመልሼ ትምህርቱን እንዳስተምር ስጠየቅ መጽሐፍ እንደሌለ በመገንዘቤ ይሄ ችግር እዚህ ላይ መቆም አለበት፣ እኔ ማዘጋጀት አለብኝ ብዬ 5 ዓመት እንደዚህ ነው የፈጀብኝ። ታተመና ለኮሌጆቹም ለሁለተኛ ደረጃ ተማሪዎችም ማስተማሪያም ማጣቀሻም ሆኖ አገልግሎ ነበረ። ግን የቋንቋ ነገር የሰዋሰው ነገር በተለይ ሁልጊዜ አዲስ ነገር ነው የምታይበት። ከሰራኸው ካሳተምከው በኋላ ስታነበው ስትጠቀምበት የጎደለ ነገር እንዳለ ይሰማሃል እና ያንን ደግሞ መሙላት አስፈላጊ ስለሚሆን የ86ቱን አሻሽዬ ለሁለተኛ ጊዜ አወጣሁት። እሱም እንደዚሁ በመምህራን በተማራማሪዎችም ጥቅም ላይ ውሎ እኔም ቀጠልኩበት ምርምሩን። አሁንም የሚታይ ነገር አገኘሁኝ፣ የሚሻሻል ነገር ማለቂያ የለውም የቋንቋ ጉዳይና እየተሻሻለ እየተጨመረበት ነው። አንዳንዱ የሚቀነሱ ጥቃቅን ስህተቶች የሚመስሉ በወቅቱ ትክክል መስለውኝ በኋላ እንደገና ሳያቸው ስህተት መሆናቸውን ስገነዘብ ማስተካከላቸው አሉ። በምርምር በስልስል ደግሞ የማገኛቸው ሀሳቦች አሉ፣ እነሱ ይጨመራሉ እና አሁንም ይቀጥላል። እንደውም ያላየኋቸው ጉዳዮች አሉ። በአንድ በኩል ለማስተማሪያነት እፈልጋለሁ፣ ለመመራመሪያም እፈልገዋለሁኝ። ለየትኛውን

0: እንደማስተናግድ አንዳንድ ጊዜ ግራ ይገባኛል። ተማሪዎቹን ሳስብ ምርምሩ እየረቀቀ ይሄድና ማንግባባበት ደረጃ ልንደርስ እንችላለን። በተለይ መዋቅሩን በሚመለከት እውቀቱን እንዳውቀት ሳስበው ደግሞ ከዛም አልፎ መጥቆ መሄድ እንዳለበት ይሰማኛል። ስለዚህ በጥቅሙና በእውቀቱ ላይ ያለ ግጭት ይታየኛል። እውቀቱ ማለቂያ የለውም። የማናውቀው ነገር ቢኖር እኔ እንደምገምተው የቋንቋን ረቂቅነት ነው። የአማርኛ ብቻ ሳይሆን በአጠቃላይ የቋንቋ ጉዳይ ረቂቅ ነው እና ያን የረቀቀ ነገር በየጊዜው እያሰብከው፣ እያሰላሰልከው፣ እያነበብከው ስታየው ምን ያህል መሄድ እንዳለብህ፣ መጥለቅ እንዳለብህ ይሰማሃል። ደግሞ ያንን ስፋው ወደ ህብረተሰቡ፣ ወደ ትምህርቱ ዓለም ስታመጣው ደግሞ ተማሪው ይገባዋል ወይ፣ መምህሩስ ይገባዋል ወይ፣ እንዴት አድርጌ ቀለል አድርጌ ላቀርበው የሚለው ጭንቀት ውስጥ ነው የምትገባው እና በዚህ ምክንያት ነው አሁን ለአራተኛ ጊዜ እንዲታተም የወሰንኩት። አሁን አምስተኛም ስድስተኛም ሊቀጥል ይችላል። ከሳሁን
1: አሁን እንዳነሱት በእርግጥ በየጊዜው ለህትመት በበቁ ቁጥር የተወሰኑ መሻሻሎች ተካሂደውበታል። እዚህም ላይ እንደዚሁ በሚቀጣዩ አምስተኛ ህትመት ላይ ተመሳሳይ ማሻሻያዎች ሊታከሉበት እንደሚችሉ ጠቁመዋል። የዚህኛ አራተኛውን የ2018ቱን ህትመት ካለፉት ሶስቱ ህትመቶች ለየት የሚያደርገው ዋነኛ አንኳር የሚባሉ ያከሉበት ማሻሻያ ምንድን ነው?
0: አንተ የመቼ ዘመን የሰዋሱ ተማሪ እንደነበር ካላቅም፣ በእኔ ዘመን ሰዋሱ የሚባለውን ስንማር ስምንት የንግግር ክፍሎች እንዳሉ ነው የተማር ነው እና የ86ቱን መጽሐፍ ሳወጣ አንዱ በጥልቀት ያየሁት ለምን ስምንት ሆኑ? ከስምንት አይበልጡም ነበር ወይ? ወይስ ከስምንት አያንስም ነበር ወይ ብዬ ጥያቄ አንስቼ በነበረው ልምድ ሳይሆን በወቅቱ በሚታየው ሳይንሳዊ አመለካከት ሳየው፣ አይ ይሄ ስምንት የሚለው አይሆንም ብዬ ወደ አራት ነው ወደ አምስት ገደማ አወረድኳቸው እና ይሄ ቃል አጋኖ የሚባለው ከቋንቋ ስርዓት ውጭ ነው። የጠቃቀም ጉዳይ ነው፣ የስሜት ጉዳይ ነው እንጂ አወቃቀር ባህሪው ሲታይ ከሌሎቹ የንግግር ክፍሎች በጣም የሚያፈነግጥ የተለየ ነገር ነው እና እሱ ከዛ መለየት አለበት። ሁለተኛ እነኚህ ተውላጠ ስም የሚባሉ የተለያየ ክፍል ያላቸው መጠይቅ ተውላጠ ስም፣ ገናዛቢ ተውላጠ ስም፣ እንደዚህ ክፍሎች አሏቸው። እነኛ ሁሉ በነበረው መጽሐፍ እያንዳንዳቸው በተናጠል ነው የታዩት። ሊጠቃለሉ አይችሉም ወይ የሚለውን ጥያቄ አንስቼ ባህሪያቸውን አይቼ እነኚህ በጥቅሉ መስተአምር ተብለው ጠቋሚ ስለሆኑ ተውላጠ ስሙም ገናዛቢውም ሌሎቹም የሚጠቁሙ ነገሮች በአንድ ላይ ሊጠቃለሉ ይችላል ብዬ እሱን አሻሽየው ነበር። እንግዲህ ምንድነው የንግግር ክፍሎቹን ቀንሻቸዋለሁ፣ ከስምንት ወርደዋል እና የሳይንስ ደግሞ አንዱ ዓላማ ምንድነው ሰፋ ብሎ የታየውን ነገር በጋራ ባህሪው አትኩሮ ጠቅለል አድርጎ ማስቀመጥ ነው። የተበታተነውን ሰብሰብ ማድረግ ነው የሳይንስ ባህሪው እና ሰብሰብ የማድረግ ነገር ነው በመጀመሪያው የሰራሁት። በዚህኛው ላይ ያመጣሁት ምንድን ነው እነኚህ ቅጣይ ምዕላድ የሚባሉ አሉ። ባለቤትን የሚያመለክቱ፣ ተሳቢን የሚያመለክቱ፣ ቦታን የሚያመለክቱ፣ ሁኔታን የሚያመለክቱ፣ አትኩሮትን የሚገልጹ ነገሮች አሉ። አረፍተ ነገሮች እንደ ድርሰት ርዕስ አላቸው፣ ሀተታ አላቸው፣ መደምደሚያም አላቸው በውሉ ካየ ነው እና አንድ ድርሰት ርዕስ እንደሚኖረው ሁሉ አንድ አረፍተ ነገርም ርዕስ አለው። ለምሳሌ ካሳ ምሳውን በላ ብንል ርዕሳችን ካሳ ነው፣ ስለ ካሳ ነው የምናወራው እና ሌላው በሙሉ ካሳ ያደረገውን ነገር ነው፣ ድርጊቱን ነው እና አድራጊውንና ድርጊቱን ከነማድረጊያው ለይተን ስናይ ርዕስ የሚል ያልነበረ ጉዳይ አሁን አንስቼ የጨመርኳቸው እነኚህን ቅጣይ ምዕላዶችን እንደ ዋነኛ የንግግር ክፍል እንደ ስም፣ እንደ ግስ፣ እንደ ቅጽል ወስጄ እነሱም ሀረግ እንደሚያዋቅሩ የራሳቸው ባህሪ እንዳላቸው የአትኩሮቱ ሀረግ ምን ይመስላል፣ የርዕሱ ሀረግ ምን ይመስላል፣ እነኚህን ጨምሬበታለሁ። በፊት ከነበረው መስተአምርን ጠቅለል አድርጌ ባመጣሁት አካሄድ እነኚህን ጨምሬበት ነው አሁን አራተኛው ላይ የሚታየው። በአራተኛው እና በመጀመሪያው ብዙ ለውጦች

0: አሉ። እንግዲህ ምንድነው ቋንቋ? አንደበታችን የሚወጣው አንዱ ነው፣ በጆሮ የሚሰማው በአንደበት እንቅስቃሴ የሚወጣው ሀረግ አረፍተ ነገር የምንለው እሱ አንድ ደረጃ ነው። ግን ትልቁ ጥያቄ ከመናገራችን ከአንደበታችን ከመውጣቱ በፊት ምን ይመስላል፣ መዋቅሩ ምን ይመስላል የሚለውን ደግሞ የት ነው የሚገኘው ስንል አእምሯችን ውስጥ ነው። ስለዚህ አንደበታችን የሚያወጣውን መዋቅር አእምሯችን ውስጥ ያለው ጋ ምን ያህል ነው ትይዩነቱ? አንድ ነው? ልዩ ነው? እንዴት ነው የሚለያየው? አንድነቱስ እንዴት ነው? ያ ነው ትልቁ የዘመኑ የስነ ልሳን ሳይንስ ጥያቄ። በአእምሮ ውስጥ ባለው አወቃቀር እና በአንደበት ወጥቶ የሚሰማው መዋቅር አንድነትና ልዩነት ነው እና ሁለቱ የተለያዩ ናቸው ብለን ነው የምናስበው። እና ይሄ በአእምሮ ውስጥ ያለውን አወቃቀር በሚመለከት ነው እንግዲህ አንደኛው መጽሐፉን እየደጋገምኩ እንዳይና እንዲሻሻል ያደረግኩበት መዋቅራዊ ባህሪው አእምሮ ውስጥ ያለው ምንድን ነው፣ እንዴት ነው እና ይሄ አንደበታዊ ሆኖ ሲወጣ ምን ይጥላል፣ ምን ይጨምራል? አሁን እነዚህ የቃላጋ ነው ያልኳቸው የሚጮሁ ነገሮች ወይም የሚያስተክዙ ነገሮች አእምሮ ውስጥ ካለው አወቃቀር ጋር ግንኙነት አላቸው ወይስ የላቸውም? ከአንደበት ከወጣው ጋርስ ግንኙነታቸው በምን ደረጃ ነው? ካሳ ምሳውን በላ የሚለውን ብዬ ማቆም እችላለሁ። ካሳ እኮ ምሳውን በላ ብል ደግሞ ሌላ ነገር ነው የጨመርኩበት። እኮ ከየት መጣ? ካሳ እኮ ምሳውን በላ፣ ካሳ ምሳውን እኮ በላ፣ ካሳ ምሳውን በላ እኮ እና ይሄ እኮ የሚለው አይነት እንደ ምሳሌ ነው አሁን የማነሳው። በየቦታው ብቅልም የሚል ምዕላድ እነሱ በአጠቃቀም ጊዜ የሚመጡ ነገሮች ናቸው። ስለዚህ የአጠቃቀም ባህሪ አለ፣ የአወቃቀር ባህሪ አለ። የአወቃቀሩ ባህሪ ከአንደበት ሲወጣ የሚታየውና ከአንደበት ከመውጣቱ በፊት አእምሮ ውስጥ ያለው ባህሪ የእነኝህ የሶስቱ ግንኙነት እንዴት ነው ነው እና ትልቁ ጥያቄ በአማርኛ ሰዋስው ብቻ ሳይሆን በማንኛውም የሰዋስው ጥናት የሚታይ ችግር ነው። ያን ችግር እንደ አማርኛ ብቻ ሳይሆን እንደ ቋንቋ ባህሪ ስወስደው የአማርኛ ቋንቋ የአወቃቀር ባህሪ ከሌላው ከሚታሰበው የቋንቋ ባህሪ ጋር እንዴት ነው የሚገናዘበው? እንዴት ነው የሚለየው? እንዴት ነው አንድነቱ? ይሄንን እንዴት አውጥተን ለህብረተሰባችን በተለይ ለትምህርቱ ህብረተሰብ እንዴት ነው የምናሳየው የሚለውን ነው እና አወቃቀር ልዩነትን አሳይቼበታለሁ። አሁን በሶስተኛውም በአራተኛውም በሚመጣውም አሁን የማሳያቸው መዋቅሮች አሉ አእምሮ ውስጥ የሚታዩ በአንደበት ላይ የማይታዩ ግን ቢታዩ አማርኛ አይደለም ብሎ ሰው የማይክዳቸው አወቃቀሮች ሁሉ አሉና እንደ ማዕድን ነው። ካሳሁን፣ የቋንቋ ጉዳይ አንድ ማዕድን ታወጣለህ። ያ ማዕድን አወጣሁ ብለህ ስታስብ ሌላ ማዕድን ብቅ ይላል እና ይሄ የተፈጥሮ ጉዳይ ነው። እንደ ሰው የተዋቀርንበት ባህሪ ይህንን ያደርጋል። አያልቅብንም፣ አያልቅም። ቢያልቅ ኖሮ ሰዋስው በሁለተኛው ህትም ላይ ያበቃ ነበረ። ግን የቋንቋ ባህሪ ያው ከሰው ተፈጥሮ ጋር የተገናኘ ስለሆነ በእንግሊዝኛው ልናገርና የክሪኤቲቭ የመፍጠር የማፍለቅ እንደ ምንጭ ነው፣ የሚፈልቅ ነገር ነው እና ይሄ አይቆምም። ህብረተሰብ እስካለ ድረስ ይቀጥላል እና ህብረተሰብ እስካለ ድረስ የሚጠና ነገር ነው እና አይቆምም። እና ጥያቄህን ለመመለስ ባጭሩ እነኝህን የንግግር ክፍሎችን አይነት እና ብዛት እንግዲህ የንግግር ክፍሎቹ ናቸው ወደ መዋቅር አይነት የሚወስዱ። ስም ካለ ስማዊ ሀረግ የሚል መዋቅር ይኖራል። ግስ ካለ ግሳዊ ሀረግ የሚል መዋቅር ይኖራል። መጀመሪያ ትክሎቹ መነሻዎቹ ክፍሎች ስንት ናቸው የሚለው ጥያቄ መመለስ አለበት። በእኔ በ86ቱ የመለስኩት ይሄንን ነው። አራት ክፍሎች አሉ፣ ስምንት አይደሉም ብዬ ከዛ በኋላ የገባሁት እነኚህ አራት ክፍሎች መዋቅር ሀረግ ሆነው ሲመዘዙ ምን ምን ይይዛሉ እና ያ የሚመዘዝ መዋቅር በአእምሮ ውስጥ ምን ይመስላል፣ በአንደበት ሲወጣ ደግሞ ምን ይመስላል፣ የአንደበታዊና የአእምሮዊ መዋቅር አንድነትና ልዩነት ምንድን ነው እና አንድነቱን ይዘህ ስትሄድ ልዩነቱ ነው የሚመጣል። ልዩነቱን ደግሞ አውጥተህ ማሳየት አለብህ እና ሁልጊዜ መዋቅርን ነው የምትፈልገው እና ይሄ የሚያልቅና የሚቆም ነገር አይደለም። ልዩነቱ መዋቅርን በወጉ አእምሯዊና አንደበታዊ አድርጎ ማሳየት ላይ ነው።
1: ከአማርኛ ሰዋሰው ደራ

0: ሲ ኢሜሪተስ ፕሮፌሰር ባዬ ይማም ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን ቋንቋን በሐሳብነት ማስተላለፍና የማንነት አመላካችነት የአማርኛ ሰዋሰው ትምህርት ዋነኛ ዓላማና ስርዓት የአማርኛ ሰዋሰው የወደፊት ዕጣ ፈንታን ነቅሰው ያስረዳሉ።
1: ከጥበብ ማዕድ SBS Radio
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
3: Starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit, I've give up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharic ይጎብኙ ወይም የኤስቢኤስ ኦዲዮ አፕን አሁኑን ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: SBS Radio
0: ከኤምሬትስ ፕሮፌሰር ባዬ ይማም የአማርኛ ሰዋሰው መጽሐፍ ደራሲና በአዲስ አበባና ባህር ዳር ዩኒቨርሲቲዎች የቋንቋ መምህር ጋር ሁለት ካታይ ክፍለ ዝግጅቶቻችን የመጽሐፋቸውን ዋነኛ ዓላማ የሰዋሰው አወቃቀርና አጠቃቀምን የአማርኛ ቋንቋን ለብሔራዊ ቋንቋነት አበቃቅን ቋንቋና ማንነትን ባንኳርነት አጣቅሰው አስረድተዋል። ወደ መቋጫችን ያመራ ነው እንዴ ነው
7: አብራችሁ ያላችሁት ከኤስቢኤስ ራዲዮ ያማርኛው ዝግጅት ጋር ነው።
0: በመጽሐፉ ውስጥ የሰዋሰው ድርሻ በከፍተኛ የትምህርት ተቋማት ሳይቀር ባለቤትንና አንቀጽን የሚለይ ተማሪ ለማግኘት እንደሚያስቸግር አበክረው አመላክተዋል። እንደምን ለዚህ በቃን? ከንግዲህ ህስ ከወድቀቱ አንሰራርቶ ስራተ ደምቡ ተጠብቆ ጥቅም ላይ ማዋል ይቻላል? ካልሆነስ በሂደት የአማርኛ ሰዋሰው ጣፈንታ ምን ይሆናል ይላሉ ወይስ መጪው

0: Did you know that your Wi-Fi router could be limiting your internet speeds? Especially if it's more than 5 years old. For setup tips on how to get the best out of your NBN connection, visit nbn.com.au/checkyoursetup.
1: የንጉስ ዘመን ተማሪ ነኝ። በዛን ዘመን ያማርኛ ሰዋሰውት ነው። አንደኛ የግዴታ ነበር። እንደምታውቀው የንጉስ ዘመን አንድ ሀገር አንድ ባህል አንድ ቋንቋ የሚል ስለነበረ ያ ቋንቋ ደግሞ በመንግስት አማርኛ ነው። ስለዚህ በአገሪቱ ትምህርት ቤት የሚገባ ማንኛውም ዜጋ ያ ቋንቋ የመማር የማወቅ ግዴታ አለበት። የግዴታ የምንማረው ትምህርት ነበረ። የግዴታ በየደረጃው በሚሰጡ ፈተናዎች የሚታለፍ ትምህርት ነበረ። 12ኛ ክፍል የጨረሰ ተማሪ ዩኒቨርሲቲ ለመግባት አማርኛን ማለፍ ነበረበት እና ይሄ የዘመኑን የአማርኛ ሰዋሰው ትምህርት ጠንካራ አድርጎት ነበር። ተማሪውም በአግባቡ ቋንቋውን የሚጠቀም በአግባቡ የሚጽፍ በአግባቡ የሚያነብ ተማሪ ነበር። ይሄ አልቀጠለም። የራሱ የሆነ ችግርም አስከትሏል። የደርጉ መንግስት ሲመጣ አማርኛ ቀጥሏል። ለሀገሪቱ የስራ ቋንቋ ቀጥሏል። ልዩነቱ ብሔራዊ ቋንቋና የስራ ቋንቋ የሚለው ነው። ብሔራዊ ቋንቋ የሚለው ወደ ብሔር የሚወስድ እና የተለያዩ ብሔረሰቦችን የሚያጣቅስ ስለሆነ አማርኛ ብቻ ለምን የሚል እንቅስቃሴ ተጀምሮ ስለነበረ ለምን የአማራ ባህል ብቻ ለምን የአማራ ቋንቋ ብቻ ገዥውም የአማራ ገዥ ነው ይህንም እንደዛ እያለ ፖለቲሳይዝ እየሆነ የመጣ ስለነበረ ይህን ብሔራዊ የሚለውን እንተውና እስቲ የስራ ቋንቋን ብለው በሚል የስራ ቋንቋ ነው የሆነው። ግን ትምህርትነቱ ቀጥሎ ነበር። ትምህርትነቱ ይቀጥል እንጂ አቀጣጠሉ የተለየ ነበር። እንደምታውቀው የደርጉ መንግስት ሶሻሊስት ነኝ ብሎ ወደ ሶሻሊስት ሀገሮች ያዘነበለ የቋንቋ አመለካከትና የቋንቋ ትምህርት የቋንቋ አጠቃቀም አይነት የሚመስል አካሄድ ነበረው። በፊት ይወጡ የነበሩ የአማርኛ ሰዋሰው መጽሐፍ እንደ አድሃሪ እንደኋላ ቀር ዘመናዊነት እንደሌላቸው ተደርጎ መታሰብ ተጀመረ። ትምህርቱም እንደ በፊቱ በየቀኑ ስንማር የነበረው የሰዋሰው ትምህርት በሳምንት አንድ ቀን ሁለት ቀን እየሆነ እየቀነሰ መጣ። ከሌሎቹ ብሔረሰቦች አሉታዊ የሆነ አመለካከት እየጎላ ከብሔረሰብ እንቅስቃሴዎች በነፃነት ታጋይንም ከሚሉትም እንቅስቃሴ እየተያያዘ ፖለቲሳይዝ እየሆነ አማርኛው ትምህርት እየወደቀ መጣ። በፈተናም የግድ መታለፍ የሌለበት እንደውም ወደኋላ ወደኋላ የሚፈልግ ብቻ ይማረው እስከሚል ድረስ መዋቅሩም አጠቃቀሙም የፈለገ ይማረው ያልፈለገ ይተወው የሚል ደረጃ ደርሶ አስተማሪውም ቁጭ ብሎ ይውላል፣ ተማሪውም አይማርም። በዚህ አይነት ደረጃው በጣም በጣም በጣም አስቆጥሎ አሁን በዩኒቨርሲቲዎቻችን እንደገና አሁን የማንሰራራት ነገር ምልክት ይታያል እንጂ ፊደል በወጉ ያለዩ ተማሪዎች ዩኒቨርሲቲ አጋጥመውናል። ፊደል ማስለየት እንደ አንድ ስራ ሆኖ አዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሁፍና ስነ ቃል ወሰለኝ ነው የሚባለው። በዛ ትምህርት ክፍል ውስጥ አንዱ መምህር ፊደል ብቻ እንዲያስለይ ለተወሰነ ጊዜ የሚመደብበት ደረጃ ተሰል ነበር እና ይሄ ሰዋሰዋዊ ህግጋትን ጠብቆ ማህበራዊ ስርዓትን ተከትሎ መጻፍ እና አስተካክሎ ሐሳብን መግለጽ አሁን በጣም በጣም አስቸጋሪም አሳፋሪም ደረጃ ላይ ደርሷል እና ይሄ እንግዲህ ፖለቲካው ያመጣው ነው። በአንድ በኩል የንጉሱ ዘመን ፖለቲካ አንድ ቋንቋ አንድ ባህል አንድ ሀገር የሚለው ለምን አንድ እኛ ብዙ ነን ብለው ፖለቲሳይዝድ ሆነ። ወደ ደርጉም ዘመን ስንመጣ ወደ 15 ቋንቋዎች የሚሆኑ በተራተ ትምህርቱ ይግቡ ተባለ። ፊደል ማስቆጠሪያ ሆኑ። ግን በወጉ ወደ ሰዋሰው ትምህርት ወደ አጠቃቀም ትምህርት አልገቡ። አማርኛውን የቀጠለው ይህም አሁን ከበፊቱ ብዙም የተለየ አይደለም የሚል ተቃውሞ አስከተለ። የኢህአዴግ መንግስት ሲመጣ ሁሉም በየራሱ ቋንቋ ይማር ተባለ። በየራሱ ቋንቋ መማሩ ጥሩ ነው፣ ግን

0: ቋንቋ በወጉ ስላልተደራጀ፣ መምህሩም በወጉ ስላልሰለጠነ በራሳቸውም ቋንቋ እየተማሩ የራሳቸውን ቋንቋ ስርዓት ተከትለው አግባብ ባለው መልክ ሀሳባቸውን መግለጽ የማይችሉ የብሔረሰብ ተማሪዎችን ያፈራ። አማርኛ ተናጋሪው ራሱ ትምህርት ቤት የሚገባው አማርኛ እየተናገረ ትምህርት ቤት የሚገባውም ትግርኛ እየተናገረ በትግርኛ የሚማረውም በትግርኛ ጻፍ ስትለው አይችልም። ኦሮምኛውም እንደዚሁ ነው። ስለዚህ የአወቃቀርና የአጠቃቀም ስርዓት በየትምህርት ቤቱ በአግባቡ መሰጠትና በአግባቡ መምህሩም ሰልጥኖ ተማሪውም ይሁን ብሎ መማር እና ፈተና ማለፍ የግድ ይሆናል። አለበለዚያ በቋንቋ መለያየት እንጂ በቋንቋ መግባባት የማንችልበት ደረጃ ልንደርስ እንችላለን እና ወድቋል። ትክክል ነው። እንዴት እናንሳው? መጽሐፉ ላይ ደጋግሜ የገለጽኩት ነገር ነው። መፍትሄው ማስተማርና ማስተማር ብቻ ነው። ቋንቋውን ከተለያየ የፖለቲካ ሀሳቤ ከተለያየ የፖለቲካ ስርዓት ጋር እያዛመዱ ማጠላላትና ከትምህርቱ ውጭ ማድረግ የሀገሪቱን ሕዝብ በአጠቃላይ አማርኛ ተናጋሪውን ብቻ አይደለም፣ የሀገሪቱን ወጣት በአጠቃላይ የቋንቋ ተጠቃሚ ችሎታ ያለው የቋንቋ ተጠቃሚ እንዳይሆን ማድረግ ነው እና ይሄ ትክክል አይደለም። ይህንን በአደባባይ ደጋግሜ ተናግሬዋለሁ፣ በአደባባይም ጽፌዋለሁ። መጽሐፉም ላይ የታየሁት ይሄንን መፍትሄው ማስተማር ነው፣ ማጠላላትና ማስወገድ አይደለም።
1: ሌላው እንደዚሁ አሳሳቢ ሆኖ ያለው የሆሄያት ጉዳይ ነው። እርስዎም በመጽሐፍ ውስጥ ሆሄያቱን በትክክል የተጠቀምኩ ይመስለኛል ብለዋል። በስርዓተ ጽሑፈት ውስጥ የሆሄያት አጠቃቀም በአሁኑ ወቅት ኢትዮጵያ ውስጥ ከምን ደረጃ ላይ ይገኛል?
0: ይኸውልህ ካሳሁን፣ እኛ ትምህርት ቤት ሰዋስው ስንማር ሆሄያቱንም አብረን ነበር የምንማረው። ንጉሥ ውሃ ነው፣ እሳት ውሰ ነው፣ ጸሎት ውፀ ነው። እነኚህን ሆሄያት ጸሐፉም ላይ ጠቅሼዋለሁኝ። ሆሄያቶቹ ድምፃቸው የተለየ ነው። አሁን እሳት ውሰና ንጉሥ ውሰ ድምፃቸው የተለየ ነው። በግዕዝ ተናጋሪዎች አጋዚያኑ በነበሩ ጊዜ ሲናገሩ እና ደግሞ አልፎ አልፎ በጽሁፍም እንደሚታየው በንጽጽርም ከዕብራይስጥም ከአረብኛም ጋር ገናዝበን ስናየው የእሳቱ ሰ ድምፀትና የንጉሱ ሰ ድምፀት የተለያየ ነው። የጸሎቱ ሰ ድምፀትና የፀሐዩ ሰ ድምፀት የተለየ ነው። የአልፋው አና የአይኑ አም ድምፀቱ የተለየ ነው። የተለየ ድምፅ ነው እና የተለየ ድምፅ ስለሆነ የተለየ ትርጉምም የሚያመጣ ነው። ስለዚህ በግዕዝ የተለዩ ድምፆች ናቸው፣ የተለየ ትርጉምም ያመጣሉ። ሰረቀ የሚለውን በእሳቱ ሰ ብጽፈውና በንጉሱ ሰ ብጽፈው የተለያየ ትርጉም ነው ያለው። አንደኛው ወጣ ነው፣ አንደኛው የሰው ገንዘብ ወሰደ ነው እና የተለየ ትርጉም ያላቸው ናቸው። እንግዲህ ያ ግዕዙን የሚያውቅ ሰው ይችለዋል። ግዕዙን የማያውቅ ሰው ግን የግድ መማር አለበት፣ ትምህርት ቤት ውስጥ እኛ እንደተማርነው ማለት ነው። ተምረነው በትክክል በተቻለ መጠን የተጠቀምንበት 12ኛ ክፍልም 8ኛ ክፍልም የሆሄያት ፈተና ነበር። ከአማርኛው ፈተና ጋር የሆሄያት ሆሄያትን ለይቷል አለየም የሚል ፈተና ጥያቄዎች ነበሩ። ስለዚህ ተማሪው ይሁን ብሎ ይለያቸዋል። የትርጉም ልዩነታቸውን ይወቅም አይወቅም ሌላ ነገር፣ ግን የትኛው ፊደል የትኛው ቃል ላይ መገኘት እንዳለበት የግድ መማር ነበረብን፣ ተምረናል። አሁን እንግዲህ እንደሌላው የቋንቋው ትምህርት እያሽቆለቆለ በሄደ ቁጥር እንደውም ሙልጭ ብለው ይውጡ ትርፍ ናቸው የሚል ድረስ ውሳኔ ድረስ በደርጉ ዘመን የኢትዮጵያ የቋንቋ አካዳሚ እንደ አካዳሚ ወስኖ ነበር፣ አውጥቷቸዋል። የህወሓትም ሰዎች ጫካ ውስጥ በነበሩ ጊዜ እንደዚሁ አውጥተዋቸዋል። ያ ማለት እንግዲህ በትምህርትም ብታስገባቸውም ባታስገባቸውም ብትቀጥልም ባትቀጥልም ተማሪው ተምሮ በሚያውቀው ሁኔታ ሳይሆን የሚጠቀምባቸው እጁ እንዳመጣ ነው። እውቀት እንደሰጠው ሳይሆን እጁ እንዳመጣ ይጽፋል። ዝብርቅርቅ ያለ የሆሄያት ስርዓት ነው የተከሰተው። የሚገርመው ነገር ይሄ አሁን በቤተ ክህነቱም አካባቢ የሆሄያት ችግር ይታያል። ግዕዝን በደንብ ተምረው አንቱ የተባሉት ሁሉ በሆሄያቶቹ አጠቃቀም የተለያየ አቋም ነው ያላቸው። ግዕዝ የሚለውን ቃል ራሱ በአይኗ እግዕዝ ወይም ደግሞ በአልፋው እግዕዝ ነው ብለው ይጨቃጨቋሉ። ይህ አንድ ወጥ አላደረጉትም እና ይህንን አንድ ወጥ አድርጎ ለተማሪው ማቅረብ የግዕዝ ምሁራንም ይህንን ለማድረግ መፎካከር ሳይሆን ተመካክረው በአንዱ ላይ ቢወስኑ ያን ወደ ትምህርቱ ገበታ ቢመጣ ያንን በወጉ ብንጠቀም በወጉ መግባባት እንችላለን። አሁን ግን ዝብርቅርቅ ያለ ነገር ነው። እንደኔ እንዲሁ እጅ እንዳመጣ እንደፈቀደ ተማሪው እየገባ ቢያንስ የአማርኛው መዋቅሩን ይወቅ። ፊደሎቹን እንኳ ዛዘዝር ውስጥ አልገባም ካለ በተለይ ቋንቋውን በተወላጅነት የማይናገረው የኦሮሞው ምን በለው የሲዳማው ምን በለው የወላይታው ምን በለው አማርኛውን እኔ ማወቅ ነው እንጂ የሚፈልገው አይኑ አነው አልፋ አነው የሚል ዝርዝር ውስጥ አልገባም ቢል የግድ አታስገድደው። አልማርም ብሎ የኖረ ህዝብ ነው። አሁን ተማር ስንለው መፈቃዱ ጠቃሚነቱን አውቆ ይማራለሁ ብሎ ከገባ ደግሞ ይሄን ሀ እንደዚህ ጻፍ ያንን ሀ እንደዚህ ብሎ ማስተማር ለፈቀደ ብቻ ማስተማር ጥሩ ነው። አይኔ ቋንቋውን ባጠቃላይ አሳውቆኝ ፊልደር ውስጥ አልገባም ካለ ደግሞ ያንንም ማስተናገድ የሚቻል ይመስለኛል። አስፈላጊም ነው ማስተማርና ማግባባት ነው እንጂ መጫንና ማስወገድ ለማንም አይበጅም። አሁን አንዳንዱ የፖለቲካ አካሄድ የመጫን አይነት ነገር ነው። ይሄን ቋንቋ ተማሩ ይሄን ቋንቋ አትማሩ የሚል አቅጣጫ ከፖለቲካው አካባቢ ይታያል ይሰማል። ይሄንን ይዞ ህዝብን ወደ አንድ ዓላማ መውሰድ አይቻልም። ማሳየትና ህዝብ የሚፈልገውን እንዲማር ማመቻቸት አስፈላጊ የሚሆነው እና ስናስተምር ደግሞ ስርዓቱን በአንድ በኩል አጠቃቀሙን በሌላ በኩል አጠቃቀሙ ውስጥ የፊደላትን ማጠቃቀም ብንጨምርበት ጥሩ ነው። አይኔ ፊደል ጉዳይ አልፈልግም ካለ ደግሞ እንደ ፍላጎቱ ማስተናገድ መቻል አስፈላጊ ይመስለኛል። ስለዚህ ውድቀቱ ከአጠቃላዩ አማርኛ ሰዋሱ ብቻ አይደለም። ውድቀቱ ከአጠቃላይ ስርዓተ ትምህርቱ ከአጠቃላዩ የእውቀት ስርዓታችን ጋር አብሮ የወደቀ ነገር ነው። ሁሉንም ያለፈውን ነገር የማጥላላት ዘመቻ ስለነበረ የነበሩ እኮ የአማርኛ ሰዋሱ መጽሐፍ የአማርኛ መጽሐፍት ሌሎችም በእንግሊዝኛም የተጻፉ እኮ የውጭ ሀገር መጽሐፍ የኢምፔሪያሊስት ቱልቱላ ናቸው ተብለው የተቃጠሉበትን ጊዜ እኔ አስታውሳለሁ። እና በስሜት አንድ ህዝብ መነዳት ከጀመረ የነበረው ነገር ሁሉ እንዳልነበር ነው የሚሆነው። ስለዚህ የነበረው እውቀት ሁሉ እንዳልነበረ የሆነ ነበር የቀጠለው ለተወሰነ ጊዜ። አሁን ትንሽ መለስ የሚል ምልክት ይታያል። እንግዲህ ተስፋ አለኝ ምናልባት የሚቀጥለው ትውልድ የተሻለ ቋንቋ ተጠቃሚ ሊሆን ይችላል ብዬ አስባለሁ።
1: እውነት ነው። ይሄ አማርኛ ሰዋሰው መጽሐፎ እውቀት አስጨባጭ ለሀገርም ተዋጽኦ አበርካችና ትልቅ በረከት ነው። ይህንን የአማርኛ ሰዋሰው መጽሐፍን ገዝተው ለማንበብ የሚሹ ግለሰቦች ወይም ድርጅቶች ቢኖሩ በምን መልክ ከየት ማግኘት ይችላሉ?
0: መጽሐፉን ያተመው አማዞን ነው። amazon.com ገብተው ሊያገኙት ይችላሉ። አሁን አቬለብል ነው፣ ይሸጣል። ሌላውን መጽሐፍ እንደዚሁ ብሮ እዛው ላይ አለ፣ እዛ ነው ሊያገኙ የሚችሉት። ለጊዜው ኢትዮጵያ ውስጥ የለም። ምክንያቱም ኢትዮጵያ ውስጥ አሁን መጽሐፍ ማሳተም በጣም በጣም በጣም ሰማይን መንካት አይነት ነገር ነው፣ አይቻልም። በ200,000 ብር ያሳተምኩትን 3,000 ኮፒ 1,750,000 ብር ነው የተጠየቅኩትና ይህን ለድርጅት ልስጠው ብዬ ነው ለአማዞን አሳልፌ የሰጠሁት። ኢትዮጵያ ውስጥ ወደፊት መጥቶ ገበያ ላይ ይታይ ይችላል። አሁን ግን የለም። አማዞን ብቻ ነው የሚያገኙት።
1: ይሄም ብቻ አይደለም፣ ሌላም መጽሐፎ እንደዚሁ ትዝብትና ተስፋ የሚል የግጥም ስብስቦቾ የተካተቱበት እንዲሁ አለ። እሱንም በቀጣይ የቃለ ምልልሳችን አንስተን ለውይይት እናበቃዋለን። የአማርኛ ሰዋሰው መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ ስለ ቃለ ምልልሱ እናመሰግናለን። በትዝብትና ተስፋ እስከምንገናኝ መልካም ጊዜ።
0: አመሰግናለሁ። ለአንተም መልካም ጊዜ ይሁንልህ። አንድ ቃል መጨመር ብችል፣ አሁን ይሄ ሰዋሰው የሚለው ስያሜ የጥንቱን ስም ለመጠቀም ነው እንጂ አሁን ሰዋሰው የሚለው ሳይንስ ነው እና የቋንቋ ሳይንስ ነው።

መሆኑን አስታወቀ። ዩናይትድ ስቴትስ ሳንዲያጎ የተከሰተውን የመስጊድ ጥቃት ተከትሎ የአውስትራሊያ መንግሥት ጸረ እስልምና የጥላቻ አታዮችን ለመቋቋም የቀረቡለትን ምክረ ሐሳቦች እንዲተገብር ተጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። በመጪው ረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮውን የፌዴራል በጀት አስመልክተን የካሄድነውን ቃለ ምልልስ ይዘን እንቀርባለን። መልካም ቀን። አውስትራሊያ ስንብታችን በአምባሰል ነው።

አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ድርጅት በውል ያልተለየው የኢቦላ ቫይረስ ተጠቂዎችን መግለል ወሳኝ እርምጃ

0: እንደምናምሽታችኋል አድማጮቻችን። ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ኢትዮጵያ በግብጽ ላይ ያቀረበችው ክስ፣
1: ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ የታዩ ነው።
0: በሲዳማና ኦሮሚያ ዋሳኛ አካባቢ በተፈጠረ ግጭት የሰዎች ህይወት ስለማለፉ፣
2: ቤቶቹ የተቃጠሉ ነው፣ ምንቱ የተወሰነ ነው፣ የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሲዳማና በኦሮሚያ ክልሎች አዋሳኛ አካባቢ በተከሰተ ግጭት በሰውና በንብረት ላይ ጉዳት መድረሱ ተገለጸ። ኬኔዲ አባተ ኗሪዎችንና የአካባቢውን ባለስልጣናት አነጋግሮ የሚከተለውን ዘገባ አጠናቅሯል።
3: የሲዳማ ክልል ምስራቃዊ ክፍል ከኦሮሚያ ክልል ጉጂ ዞን ጋር በሚዋሰኑበት አካባቢ ግንቦት 10 በተከሰቀሰ ግጭት በሰዎች ላይ ሞትና የአካል ጉዳት መድረሱን የአካባቢው ነዋሪዎችና የሲዳማ ክልል ኮሙኒኬሽን ቢሮ ለቢቢሲ ተናግረዋል። ግጭቱ የተነሳበት ልዩ ቦታ ጉቦ ሄማ የተባለ የሁለቱም ብሔረሰቦች አባላት የሚኖሩበት አካባቢ መሆኑን ያነጋገርናቸው ግለሰቦች ተናግረዋል። በሲዳማ ክልል ግጭቱ የተነሳበት አካባቢን የሚያዋስነው የጭሬ ወረዳ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ ግለሰብ ግጭቱ ስላስከተለው ጉዳት ተከታዩን ብለዋል።
4: ቀኑ የገበያ ቀን ነበር። ሰው ከዚህም ወገን ይሁን ከዛኛም ወገን ማንንም የተጠቀሰ ሰው የለም ነገር ይፈጠራል ብሎ ማለት ንጹሃን ሰዎች አያቁትም ነገር ይሁን ገበያ ነበር። በጀሬ ወረዳ ጉቦ ሄማ የሚባል ያኛው ቀበሌ መጀመሪያ ግጭቱ የተነሳበት ቦታው ወደር ነው። የሁለቱም ክልሎች ያው ከዚህ በፊት ሰው አብሮ ነበር የሚኖረው። ገብቷል አይደል? መደበኛ እንቅስቃሴ ሰው ከዚህ በፊት የተጠበቀ ነው። በቃ ኖርማል ነው። ከዚህ በፊት ግጭቶች ይኖሩ ነበረ፣ ግን መቻትን እንደሚያደርጉ አይታወቅም። ቆይቷል ከተፈጠረ እንኳን ለአመታት። እዛ ቀበሌ ላይ ብቻ የሞተው ሰው 11 ሰው ነው የሞተው። አዎ የቆሰለው በጣም ማለት ነው። ተቃጥለዋል። የጎጆ ቤት፣ ዘመናዊ ቤት፣ ሁሉም ያለው በቃ። መንግስትም አፋጣኝ እርምጃ አልወሰደም። ምንም አይነት የሰላም እንትኖችን የሚያስጠብቁ ሰዎችን አላቀም። 7-8 ሰዓት በኋላ ምናምን ነው የተወሰኑ ፖሊሶች ምናምን ነገር የላከው። እነሱም ሄደው ችግር አልቀረፉም። ሰው ከሞተ በኋላ ነው ትንሽ የፌደራል ኃይሎች ከገቡ በኋላ የተወሰነ ቦታ ላይ ነው ሄደው ውጭ ያሉት።
3: ሌላ በጭሬ ወረዳ የማሌሳ ቀበሌ ነዋሪ በበኩላቸው ግጭቱ ከአራት ቀናት በፊት የጀመረና አሁንም ያልበረደ መሆኑን ለቢቢሲ ተናግረዋል።
2: በያዙት መሳሪያ ነው ጦርነት መጀመሩት። እናም ከዚህ በፊትም በተለያዩ አመታት ላይ ልክ በእንዲህ አይነት ክረምት ወቅት ላይ ነው ጦርነቱ የሚጀምረው። አሁን ደግሞ ከበፊቱ ለየት ያለው የታጠቁ ኃይል እኮ ናቸው እየወጉ ያሉት። ገበያ ውስጥ ነው ጦርነቱ። ከአራት ቀን በፊት ነው የጀመረው። እስካሁን አልቆመም። እንግዲህ
3: የምን ገበያ ላይ ነው?
2: ጉቦሄማ። ከዛ ጀምሮ እስከ ዛሬ አልቆመም። ያው ፌደራል ፖሊስ ገብቶ ነበር በዚህ በሲዳማ ክልል በኩል ተልከው የመጡ።
3: መች ነው የገባው?
2: ከዛሬ ሶስት
3: ከሶስት ቀን በፊት
2: ከሶስት ቀን በፊት ወደ ልክ አንድ ሰዓት አካባቢ ነው ከመሽቶ ገቡት እና እዛ መነሻን ያደረጉበት ቦታ ያው ማቋቋም አልቻሉም፣ አልደረሱም ምሽት ላይ ስለገቡ ምናምን እና አሁን ደግሞ እነሱ ካረጋጉ በኋላ ሌላ ቦታ ነው እየተነሳ አለው። ድንበር ላይ እየሄዱ ማለት ነው።
3: ወዴት አካባቢ ተስፋፋ?
2: አሁን ቦቼሳ የሚባል ቀበሌ፣ ሊሳ የሚባል ኦሪሳ እና ግርጃ ዌሌ ማጋዶ እንደዛ በቃ በድንበር ተስፋፍቶ ነው የተነሳው።
3: እነዚህ ቀበሌዎች እዛው ጭሬ ወረዳ ውስጥ ናቸው?
2: አይደለም፣ ጭሬ ውስጥ ያሉት ቦጬሳ፣ ኦሪሳ እና ናሌሳ፣ ጉቦሄማ አራቶ እና ጭሬ ወረዳ እና ግርጃ ወረዳ ውስጥ ነው። ቤቶቹ እየተቃጠሉ ነው። ንብረቱ እየተወሰነ ነው። የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ምንም መግለጫ የተሰጠ መግለጫ የለም። ወይንም መከላከያ ሰራዊት ገብቶ አጋዝ ምናምን ገብቶ ማረጋጋት አልተቻለም። እንደዛ አይነት ጥረትም አልተደረገም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
3: የሲዳማ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ሰኔለ ስምኦን በሰጡን ማብራሪያ በግጭቱ ሳቢያ በሁለቱም ወገን ጉዳቶች መድረሳቸውን ተናግረዋል። የፌዴራል ፖሊስ አባላት ከግንቦት 12 ጀምሮ ወደ አካባቢው ማቅናታቸውንና ግጭቱ ከዛሬ ከሰዓት ጀምሮ መቆሙን የተናገሩት ኃላፊው የሁለቱም ክልሎች ባለስልጣናት ችግሩን ለመፍታት ንግግር እያደረጉ መሆኑን አስረድተዋል።
5: አካባቢው ላይ እንግዲህ ድንበር ከመሆኑም ጋር ተያይዞ ሁለቱም ህዝቦች እና የህብረተሰቡን የሚመራው የኦሮሚያም የሲዳማም አካባቢ አስተዳደር በጋራ ባደረጉ ስምምነት መሰረት በተለይ ገበያዎች አካባቢ እና አጠቃላይ ህዝባዊ መሰባሰቦች ሲኖሩ ማንም የጦር መሳሪያ ይዞ እንዳይገኝ የሚል የጋራ ስምምነት አላቸው። በዚህ በስምምነቱ መሰረት እንግዲህ ኖሯል። እንግዲህ ከድንበር ጋር በተያዘ ጸጉረ ልውጥ ወይም ማንነቱ የማይታወቅ ሰው እዛ መሳሪያ ይዞ ህብረተሰቡን እንዳይጎዳ በሚል ይህንን ስምምነት ይዞ ነበሩ እና እንግዲህ ግንቦት 10 ላይ በተለይ ከሰዓት አካባቢ በገበያ ቀን ነው እንግዲህ አንድ ግለሰብ ከዚህ ከስምምነት ውጪ በሆነ መልኩ የጦር መሳሪያ ይዞ ተገኘ። እንግዲህ ጦር መሳሪያ ይዞ በመገኘት ብቻ ሳይሆን ወደ ላይ መተኮሱ ነው የታየውና ይሄ ከስምምነታችን ውጪ ከየት የመጣ ነው የሚል እንግዲህ በሁለቱም ወገን መደናገጥ ነው የነበረው። የሲዳማም ገበያተኛ የነበረው ወደ ቀዬው ነው የተመለሰው በመሸሽ፣ በዛም በኦሮሚያም በኩል ያለውን በተመሳሳይ መልኩ ሸሽቶ ወደ ቤት ነው የሄደውና እንግዲህ ወደ ቤት ከተገባ በኋላ ተመሳሳይ መሳሪያ ይዞ ከዛም ከዚህም የመሰባሰብ ነገር ነው የተፈጠረው። ከዛም በኋላ እንግዲህ መታኮስ እንዳለ ተሰማ። መታኮስ ብቻ አልነበረም፣ ከሁለቱም ወገን በቀኑ ያው የሰውየት እንደጠፋ ተረጋግጧልና እንግዲህ 10 ላይ ከሰዓት የነበረው ገበያ አካባቢ የነበረው ጉዳይ በዛ መልኩ እንግዲህ ምሽቱን በመታኮስ ታለፈ። 11 ላይም ተመሳሳይ እንግዲህ ጋብ መለስ ያደ ተመሳሳይ እንቅስቃሴና ይግጭት ነው የቀጠለውና የሲዳማም የኦሮሚያም አመራሮች እንግዲህ በጋራ ተሰባስበው ጉዳዩን ለማጣራት ሰፊ ሙከራን ያደረጉት እንግዲህ በስልክም በሌላም በአካል ተገናኝቶ ቦታው ላይ ለመድረስ ተኩስ ስለነበረ በአካል መገኘት አልተቻለም። እስከ 11 የነበረው በአንድ ቀን ግማሽ ድረስ እንግዲህ 12 ላይ የፌደራል ፖሊስ

0: በስፍራው ተገኝቶ አካባቢውን ከተቆጣጠረ በኋላ ጉዳዩ ጋብ ማለት ችሏል። እንግዲህ ጉዳዩ ጋብ ሲል የሁለቱም የኦሮሚያም የሲዳማም የአካባቢው አስተዳደር አመራሮች ተገናኝተው አካባቢው አመራር ብቻ ሳይሆን የክልል ማዕከልም ከሲዳማም ከኦሮሚያም ተገናኝተው ህብረተሰቡን አገናኝቶ ውይይት ተጀመረ። ተመሳሳይ የሚመስል ከዛ ከጭሪም ውጪ አሮሬሳና ሆኮ የሚባሉ የሲዳማ ወረዳዎች እና አጎራባች የኦሮሚያ አካባቢ ተመሳሳይ ምልክት ታየ። ተመሳሳይ ግጭት ማለት ነው።
1: መቼ ነው?
0: እንግዲህ 12 ፌደራል ፖሊስ ገብቶ ያንን የመጀመሪያ ጭሪ አካባቢ ኮንትሮል ካደረገ በኋላ እንግዲህ በዛውም በ12ቱ ቀጥሎ አሮሬሳና ሆኮ የሚባሉ አካባቢዎች ምልክት ታየ። ተመሳሳይ ማለት ነው። ውይይት ተደርጎ ጉዳዩ መስከኑን ከተረጋገጠ በኋላ እንግዲህ 13 ላይ ከጭሪ ውጪ ባለው አሮሬሳ ሆኮ አካባቢ አንድ ግለሰብ በሲዳማ በኩልም መሞቱ ተረጋገጠ። በዛም መልኩ እንግዲህ የሰው ህይወት ጠፍቷል። ዛሬ ኮምፕሊትሊ ሰላማዊ አካባቢ ተፈጥሯል። እና በተለይ ጠዋት በነበረው ሴሽን የሁለቱም ክልል የክልልም ማዕከል የዞኖች እና የወረዳ አመራሮች ተሰባስበው ይህ ጉዳይ እንዴት ተከሰተ፣ ምንድነው ምክንያቱ፣ ምን አይነት ጉዳት ደረሰ፣ ምን ያህል ሰው ህይወት ጠፋ የሚለውን ጉዳይ ሰፊ ምክክር ለማድረግ እና በቀጣይነት ይህን ጉዳይ በእልባት ሙሉ እልባት ለመስጠት የጋራ እቅድ አውጥቶ ነው ከምሳ በፊት የተለያዩት።
1: እስካሁን ባለው ግን ስለሞቱ ሰዎች መጠን የሚታወቅ ነገር አለ?
0: ይሄ ማጣራት እንጠይቃል። እንግዲህ ምን ያህል ሰው ምን ያህል ንብረት የሚለው ነገር እስካሁን ማጣራት እንጠይቃል። ኤግዛክት ቁጥሩ አሁን መንገር የሚቻል አይመስለኝም። ግን ሁለቱም የኦሮሚያ የሲዳማ አመራሮች እቅድ ስላወጡ በቀጣይ በአጭር በሁለት ሶስት ቀናት ውስጥ ዝርዝር ነገር ለመላው ማህበረሰብ መረጃ ለሚጠብቀው አካል መስጠት የሚቻል ነው የሚሆነውና አሁን ግን የጠፋው ንብረትና የሰው ህይወት ቁጥር መናገር የሚቻል አይመስለኝም።
2: በጉዳዩ ላይ ከኦሮሚያ ክልል በኩል የኗሪዎችንና የክልሉን መንግስታት ኃላፊዎች ለማግኘት ያደረግናቸው ሙከራዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካም። ኢትዮጵያ ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ከሰሰች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ እንቅስቃሴዎች እየታዩ መሆናቸውን ተናግረዋል።
3: ኢትዮጵያ የባህር በርን በተመለከተ ያላትን አቋም በተለያዩ መድረኮች ከሀገራችን መሪዎች ከፍተኛ ባለስልጣኖች ጀምሮ አቋማን ስታራምድ ቆይታለች። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው።
2: ኢትዮጵያ ባለፉት ጥቂት ዓመታት የባህር በር የማግኘት አጀንዳዋን በይፋ እያራመደች ነው። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ ይችላል የሚል ስጋትም ፈጥሯል። በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽም ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። አምባሳደር ነቢያትም የግብጽ ትንኮሳ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል።
3: ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። የተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው።
2: ቃል አቀባዩ ይህን ያሉት ባለፈው ሳምንት ግብጽና ኤርትራ ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መጥቀሳቸውም አይዘነጋም። አምባሳደር ነቢያት ዛሬ በሰጡት መግለጫ በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች

0: ጉዳይም አንስተዋል። በሳውዲ ሞትን ጨምሮ የተለያየ ፍርድ ተላልፎባቸው እስር ቤት ውስጥ የሚገኙ ኢትዮጵያውያን ጉዳይ መፍትሄ ለመስጠት ጥረት እየተደረገ መሆኑን አምባሳደሩ ተናግረዋል።
1: እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው።
0: አምባሳደር ነቢያት በደቡብ አፍሪካ በዜጎች ላይ እየደረሰ ያለውን ጥቃት ለማጥናትም በቅርቡ አንድ ቡድን ወደ አገሪቷ እንደሚያቀና ገልጸዋል። አድማጮች አሁን ደግሞ ኬኔዲ አባተ አጫጭር ዜናዎችን ያሰማናል።
2: የኦክስፎርድ ተመራማሪዎች በወራት ውስጥ ዝግጁ የሚሆን አዲስ የኢቦላ ክትባት እየሰሩ መሆኑን ተናገሩ። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ በተከሰተው የኢቦላ ወረርሽኝ 177 ሰዎች ሲሞቱ በበሽታው የተጠረጠሩ ሰዎች ቁጥር ደግሞ 750 ደርሷል። በህንድ ሊደረግ የነበረው የአፍሪካ ጉባኤ በኢቦላ ስጋት ምክንያት ተራዘመ። በሚቀጥለው ሳምንት ሊካሄድ የነበረው የህንድ አፍሪካ ጉባኤ በዲአርሲ እና ኡጋንዳ በተከሰተው የኢቦላ ቫይረስ ቀውስ ምክንያት መራዘሙ ታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው የሆነ ነገር ማድረግ አለበት አሉ። ሚኒስትሩ ማርኮ ሩቢዮ የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ጋር ወሳኙን የባህር መተላለፊያ መልሶ ስለመክፈት እየተወያዩ መሆናቸውን አሶሺየትድ ፕሬስ ዘግቧል። በሌላ በኩል አሜሪካና ኢራን በቁልፍ ጉዳዮች ላይ ባይግባቡም ድርድሩ ለውጥ እያሳየ መሆኑን ሁለቱም ተናግረዋል። የካናዳዋ አልበርት ግዛት የአገሪቱ አካል ሆና በመቀጠሏ ጉዳይ ላይ ህዝበ ውሳኔ ሊካሄድ ነው። ህዝበ ውሳኔው ጥቅምት ላይ ይካሄዳል ተብሎ የሚጠበቅ ሲሆን ከ10 ዓመታት በኋላ የካናዳን አንድነት ፈተና ውስጥ የሚከት እርምጃ ሆኗል።
0: በድሬዳዋ ከተማ አስተዳደር ምርጫ ክልል 1 ለህዝብ ተወካዮች ምክር ቤት ለመወዳደር በግል እጩ ሆነው የቀረቡት ዶክተር ሀብታሙ አለሙ ራሳቸውን ከምርጫው ማግለላቸውን አስታወቁ። ዶክተር ሀብታሙ የምርጫ ቅስቀሳ ሲያካሂዱ መቆየታቸውን ነገር ግን እየደረሰባቸው ያሉ ጫናዎች ባለመቆማቸው እዚህ ውሳኔ ላይ መድረሳቸውን ለቢቢሲ ተናግረዋል።
3: በድሬዳዋ 1 ምርጫ ክልል ለህዝብ ተወካዮች ምክር ቤት የግል እጩ ተወዳዳሪ ሆኜ ቀርቤ ነበር። በመወዳደርበት የምርጫ ክልልም እጩ ሆነው የብልጽግና እጩ ሆነው የቀረቡት ደግሞ ከንቲባው አቶ ከድር ጅዋር ናቸው። እኔ በተቻለኝ መጠን እንግዲህ ምርጫው ላይ አክቲቭ ኢንቮልቭመንት እያደረኩ ስለነበርና ከከንቲባው ጋር እንደመወዳደሬ ከፍተኛ ጫና ከመንግስት አካላት፣ ከጸጥታ አካላት፣ ከተለያዩ ካድሬዎች እየደረገብኝ ነበር። ይህን ትልሽ አንደኛው የእኔ አጋር የሆኑ እኔን የሚያግዙ በወጣቱ ዘንድ ከፍተኛ ተሰሚነት ያላቸው ወጣቶችን በማሰር እኔን ብቻዬ በማስቀረት ነው የተጀመረው። እስካሁን በሰው እንዲሸሸኝ ፈርቶ እንዲሸሸኝ የማድረግ ስራ ነው የተሰራው። ምክንያቱም ከፍተኛ ተሰሚነት ያላቸው ዝም ብሎ ያስሯቸዋል ተብሎ ማይታሰቡ ወጣቶች የእኔ ደጋፊ የሆኑ ወጣቶችን አስረዋል የዛሬ 2 ወር። ሁለተኛው ከፍተኛ የሆነ ስም ማጥፋት ዘመቻ፣ ታማኝነቴን የማሳጣት ዘመቻ፣ ስሜን የማጉደፍ፣ ሐሰተኛ መረጃ የመንዛት እነዚህ ነገሮች እያከናወነ ነበረ። ሌሎች በርካቶች ፌክ አካውንቶች አሉ። ያው እነሱን የማውም ለማወቅ አስቸጋሪ ስለሆነ እንዲህ ነው ማለት አልችልም። ግን ይህን ግለሰብ ስም ጠቅሼ ፌክ አካውንቶችንም ጠቅሼ በራሱ አካውንት የሚያደርገውን ስክሪንሻቶችን ፕሪንት አድርጌ ያያይ 35 ገጽ ለድሬዳዋ ፖሊስ፣ ለፌዴራል ፖሊስ ምስራቅ ወንጀል ክላስተር ድሬዳዋ ላለው ለፌዴራል ፖሊስ፣ ለአቃቤ ሕግ ድረስ ድሬዳዋ ላለ የፌዴራል አቃቤ ሕግ ድረስ አቅርቤያለሁ።
0: ይሁን እንጂ አጥጋቢና አፋጣኝ ምላሽ አለማግኘታቸውን ገልጸዋል።
3: ለእነዚህ እንትኖች ምላሽ አልተሰጠኝም። ይህን ደግሞ ለምርጫ ቦርድ ለድሬዳዋ ላለው አቀረብኩኝ። ከዛ በኋላ አዲስ

0: አበባ በአካል በመገኘት ጭምር ለኢትዮጵያ ብሔራዊ ምርጫ ቦርድ አዲስ አበባ ፍላሚንጎ ተቀይቼ ደብዳቤ አስገባው። ነገር ግን ለአንድ ወር ምርጫ ቦርድም ምላሽ ሊሰጠኝ አልቻለም። ላስት ዊክ ላይ ደብዳቤ ጻፉ ለድሬዳዋ ፖሊስና ለፌደራል ፖሊስ። ስለዚህ ድሬዳዋ ፖሊስና ፌደራል ፖሊስ ደግሞ የመለሰው ምላሽ አሳማኝ አይደለም። ሰው ምርጫ ቦርድ አሁን እነሱን ምላሽ አያይዞ ይሄን መልሰውልኛል። ስለዚህ ተከታትዬ ውጤቱን እስከመጨረሻው አሳውቃለሁ ብሎ ደብዳቤ ሰጠኝ። መቼ ነው ተከታትሎ የሚያሳውቀኝ? እኮ የምርጫ ጉዳይ ነው፣ ታይም ሴንሲቲቭ ነው፣ ውጤቱ ላይ ከፍተኛ ተጽዕኖ የሚያሳድር ነው። ስሜን የሚያጠፋ አስተኛ መረጃ የሚነዛን ግለሰብ እንዴት እንደዚህ አይነት መልስ ይሰጣችሁ? ዝም ብላችሁ ለእኔ በቃ እንዲህ ነው ብላችሁ ለእኔ ይሄ እኮ በቃ ደብዳቤ ጻፋችሁ እንዲባል ነው የጻፋችሁልኝ እንጂ ምንም ነገር እያደረጋችሁልኝ አልጠቀማችሁኝም። ስለዚህ ይሄን ነገር አሳውቁኝ ብዬ ሶስት ቀን ሰጠዋቸው። ድጋሚ ደብዳቤ ጽፌላቸው ማለት ነው። ከዛ በኋላ እስከዛሬ ነበር የሰጠዋቸው ዴድላይን። እስከዛሬ ድረስ ምንም አይነት ምላሽ ስላልሰጡኝ መልቀቂያውን እንግዲህ ጽፌ አስገብቼላቸዋለሁ።
1: ዶክተር ሀብታሙ ባቀረቡት ክስ ላይ ያነጋገርናቸው የድሬዳዋ ከተማ አስተዳደር ፖሊስ የህዝብ ግንኙነት ተወካይ ኃላፊ ሳጅን መሐመድ አብደላ አጭር ምላሽ ሰጥተዋል።
2: አጠቃላይ አንደኛ ተቋም ከምርጫ ጋር ታይዞ አንድም የታሰረ አንድም ምርመራ እንኳን የተጠየቀ ማንም ሰው የለም። ምርጫው ፍትሃዊ ታማኝነት እንዲሆን ፖሊስ በገለልተኝነት ህገ መንግስቱን ስርዓት በጠበቀ መንገድ ስራዎች እያከናወነ ይገኛል። ድሬዳዋ ፖሊስ እሱ ታሰሩ ብሎ የዘረዘራቸው ሰዎች አሉ። እነሱ ደግሞ ፐርሰናሊ በፈጸሙት ወንጀል ኬዝ ነው የታሰሩት እንጂ ምንም ከምርጫ ጋር የሚያዝ ጉዳይ አይደለም።
1: የምርጫ ቦርድ ምላሽ ለማካተት ያደረግነው ጥረት አልተሳካም። ዶክተር ሀብታሙ በዚህ ሳምንት ከምርጫው ራሳቸውን ማግለላቸውን በይፋ ያሳወቁ ሁለተኛው ግለሰብ ናቸው። ከቀናት በፊት ትብብር ለኢትዮጵያ የተባለውን የፓርቲዎች ጥምረት በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል አንድ ለህዝብ ተወካዮች ምክር ቤት ለመወዳደር እጩ ሆነው ቀርበው የነበሩት አቶ ይስሐቅ ወልዳይ አስቻይ ሁኔታ የለም ሲሉ ራሳቸውን ከምርጫው ማግለላቸውን ገልጸዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረ ገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የዛሬውን በዚህ ሆነው የምናጠናቀቀው። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።

0: Ashama akka ooltan hordoftoota keenya sagantaa raadiyoo keenya jimaata galgalaa eegaleera. Sagantaa har'aatiin Itoophiyaan ulaa galaanaa akkan arganneef masireen Itoophiyaa marsitee qocholaa jiraachuu himatte.
1: በግብጽ በቀጠናው ላይ የምታረጋውን እንቅስቃሴ
2: ሶቺ መስሪን ቀጠንች ረቲ ቢፈመርሱ ፈካቱ ራውት ረደደብን ሙልአተኒሩ ቢፈቆጮላ ሙደመ ፈካተኒን ረደደብን ሙልአታቱረን
0: ናኖ ትግራይት መንምበር ኖታ ሰበቢ ማሊፍ ደፈኒ አከጭፈመን ቆንዳለና ንቻያፈን
3: በጀት ክልከላ
4: ሰበባ ሞቱማን ፌደራላ ባጀተና ኖ ትግራይ ራደኩቴፊ በርኖት ተትፉፉን ኡልፋታታ አጅራ
0: ወደ ፈኖ ስፖርቲቭ ካንስ ቀምና ያዳ

0: ኢትዮጵያን ውላ ገላና ከነርገኔፍ መስሪን ኢትዮጵያ መርስቴ ቆቾላ ራውቻ ከጅርቱ ሚኒስትር ኢማላ ኢትዮጵያ አኪከችሴን ዱብህማ ሚኒስትር ኢማላ ኢትዮጵያ አምባሳደር ነቢያት ጌታቸው መስሪን ፌዲን ሚሶማ ቢዮ ተጋንፋ አፍሪካ ከመልኮቭኔፍ ወጎ ተዴራናፍ ወጅቻ ትሩካሰን ዘላለም ታደሰ ከባስ ድብለታ ቀበው
1: ካሌሳ ኢብሰ ሚዲያ ሌፍ ከነኒን ዱብህማ ሚኒስትር ኢማላ ኢትዮጵያ አምባሳደር ነቢያት ጌታቸው ወጎተ ኢራፍ መስሪን ኢትዮጵያ ተመርሱን ቆጮላ ቶርቴጀረን ሚሶምኒ ቀጠና ከናሳ ከመልኮፍኔፍ መስሪን አልከኔጉ ያሆጀት ጀደኔሩ ዋንኩን ሃራምቲ ወጎተ ኢራፍስ ቶፍታ ወነደዳን ኢትዮጵያ ዱቢበርባዳ ቶርቴቲጀረን
2: በግብጽ በቀጠናው ላይ የምታረገውን እንቅስቃሴ ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም
3: ሶቺ መስሪን ቀጠኒ ቸረቲ ቢፈመርሱ ፈካቱ ራውት ረደደብን ሙለተኒሩ ቢፈቆ ጮላ ሙደመ ፈካተኒን ረደደብን ሙለታቱረን ዋን

0: ክፉ ደንዴኛ
1: ስላለ ተብሎ በጀቱ የተከለከለ ዞን የለም፣ በጀቱ የተከለከለ ክልል የለም፣ ደሞዙ የተከለከለ አስተማሪ የለም። ሁሉም ቦታ ላይ አስተማሪዎች ደሞዛቸው ይከፈላቸዋል። የአስተማሪ ደሞዝ በመከልከሉ የተዘጋ አንድም ትምህርት ቤት የለም። ለትግራይ ግን ይሄ ተደረገ፣ ይሄ ተከለከለ።
2: ድሞ በበአፊ ግብራና ነውን ትግራይ ሞቱማ ፌዴራላ ሂመቶ ላልችሴ ሞቱማ ፌዴራላ ራ ቃሞተ ድሚላለቱ ድብሱዳፍ ጨራቅን ታስብነ አማ ፍምልኮቭነ ዮ ዴቢ ከነርገኑታይ ግረፉል ድራት ስኔፍ ደሴና አማሞ ዱንገግባው ሰስነትማም ሞቱማን ገቲቦባይ ሪሱሳቲን ለሚሊየን ኬንያ ሞርሚዲሰን ፕሬዝዳንቲን ኬንያ ዊሊያም ሩቶ ዊጠተ ሞቱማን ሳኒ ገቲቦባ አናፍጣ ዲቤንታፍሮን ሂርሱ ቤክሶርዶፌ ወጅቶን ገጅባ ኡመታ ኬንያ ሞርሚዳሙ ቶርባን ኡፉ ከሮርሰንስ ቤክሰንጅረን ሰበቢ ደበሊ ገቲቦባን ቶርባን ደርቢ ወሊቲቦይንሰ ሞርሚቶታፊ ፖሊሲ ግዱት ድለልቴን ነሞኒ አፎርዶአኒ ነሞኒ ሶዶመታ አነሞ መዳኔሩም ገምታ አውሮፓ ኢራን ረት ቆቆቢ ደበለታ ካውዳ ፈከጅሩ ኢፕሴ ገብተንቺ ቆቆቢ ካና ነሞታዱንፋ ኢራን ብሊሱማዶኒ ባግዱ ገሌሳ በላዳፍ ሳጥ ለኔሮ ጀዴ ሂመተረትስ ጥይፈቹ በክሰጅራም ሳውዲ አረቢያን ሂደታ ደልደላሽ ጀበሱዳፍ ሰረረ ተጃጅለ ገጅበፊ ኡምሳ ኦማኔፍ ጅቡቲን ወልቆንም ሲሱ ኢፎምስቴ ተጃጅል ኩን ጅዱ ገሌሳ ቦባፊ ናኖ ገላና ዲማ ደበለቴ ቡፈታሌን ዶኒ ጉርጉዶን ናና ዋሰና ከወልት ዱተውንስ ኢፕሰሜጅራም አካንጎኒ ሳውዲ ኢፕሰነቲ ሰረር ገጅባ ዶኒ ሃራንኩን ደንዴቲ ሎጂስቲጊ ፎየሱፊ የሮፊ ኡምሳ ከስመስ ባሲ ገጅባ ሄርሱዳፍ ኦላ ጀደሜጅራም መሪን ኢራን ወጅኔን ጎደሙ ሃላ ጋር እንደ ማጅራቹ አሜሪካን ቤክስፍቴ መሪ ዩናይትድ ስቴትስ ፊ ኢራን ከራ ቃመ ሰደፋ ገገሳ ጅረኔን ጅጅረም ንጅራቹ ሚኒስትር ኢማላ ከን ዩናይትድ ስቴትስ ማርኮ ሩቢዮ ሃራይፕሰን ፓኪስታን ፊ ከታር ጂላሳኔ ቴህራን ቴርጉዳን ወራን ንኩን መሪና ከጥምራ ሙፍተታፊ ጎቻ ጅረኔን ጅጅረም ንጉዳን ኡማማጅራቹ ሮይተርስ ገባሴረም አበኒ ፈያ ዱኛ ሰደርካ በላ ፈያ ሐዋሳ ዲቤ ኢቦላ ሪፐብሊካ ዲሞክራታዋ ኮንጎ ገራ ሰደርካ ባይ ኦላና ተጨውበክሰን ጅማታ ዶክተር ቴዎድሮስ አደሃኖ ማከጀደንቲ ያዶም በላ አፍሪካ ከሰተጀሩ ኦላና ዮታው ሰደርካ ዱኛ ተገሩ ገዳና ከተስ ኤሬጅራው ዱንሳቲ ከናፍቀበኒ ካንመትሮን ሐዋስኒ ጌዲዮ ከነዋሶ ሩሞ ወጅኔን ኦላጅራቱ አኩመ ሰበ ኦሮሞ ስርነቡልቺን ሰገዳ ከመታሳቀበም ቦጭነ ደጋ ጃሬ ዱንዱረ ቶረ ገሌ ለፋዋላ ናኖኪ በኢትዮጵያ ጉድነ ጌዲዮ ከነትዳበመን ቡልቺንስ ስርነ ገዳ ወጅኔን ሂደተቀባችሁ ቱሂማማ ቁረቶን ብየ ከሳፍ ያላ ዋይድማ ኢጃርስ ደጋ ከናገሩ ጉቱማት ብረገው እንደንደኝ ቦጭነ ደጋ ከና ከለች አባን ገዳ ኦሮሞ አደረት ከህወቱም ወልፈካታ ዋይድ ደጋ ከና ዋይልኮ ማቴዎላና ገረስት መለ ጅራቱ ተናን ቸራ ዋን አካክሌፊ አባብሊንሳኔ ቲመን ያፈቴራ አደሙሉ ዘውዴ ጅራቱ ጎድነ ጌዴውቲ
3: አካ አባ አባ ዱሪ አካ ኮዱሪ ጣቤ አካስ ጄ ካራከ ነጃ አባ ዱሪ አማለ ከነጃ አኔ አንዳገ
4: በሃ አፍሪካ ቲትደወን አጋንኩኒ ባይና አርገሙ ከሳ ሰደርካቶ ኮፋራቲ ካናርገሙ ናኖ ከበ ኢትዮጵያ ጎድነ ጌዴውቲ አርገሙ
5: በክኩኒ መጋለ ዲላ ረገረ ኪባት ኪሎሜትራ ሙራሳ አስፋልቲ ቦራነ ጌሱራ ገረ ከሳቲ ቲቆመ ከርገሙ ሞራ ከነከሰ ዳካዋን አባቶ ኩማቶኮፍ ዲበሸኒ ቢጃታ ሚሰዲ አከጅሮ ዴፈን ዴሪኒ ዳካዋን ኩነኒ አሞ ሜትራ ሰደቲ ሃንጋ ሴንቲሜትራ ሸንተማ ግዱዳ ኢረዱን ዳካዋን ኩነኒ ጭጭሳኒ ከነርገመንተውሌን ዳካዋን ሰሚት ወልጃጀኒ ጅረኒስ ለኮፍ ሰላዮ ሚቲ ጅራቶኒ ኢዶ ዳካዋን አባቶን ጅረንከና ቆኒስተ ኤቤለዶኒ አከንሴን ራይጋ ራንጋን ዊርቱን ነካዳ አባቶ ጫልባቱ ቲቲ ጀደምኩን ለፈክታራ ቶኮፍ ወለካታው ከሰ ከንጅሩ ሐዋስኒ ጌዲዮ ካን ሐዋስ ኦሮሞሊን ኡላተ ይኩኒ አኩመ ሰበ ኦሮሞ ስነ ቡልቺንሰ ገዳ መታሳ ቀባ ቦጭኒ ፊ ቀብዬ ወነካ ካና ሄዱኒስ ቡልቺንሰ ስርነ ገዳ ዋኒብሶ አኮፍራ ቀቡይሙ አባን ገዳ ቦኩ አርከቲ ቀባታ ቦኩ ፊ ቦጭ ደካዋን ካና ዮላለን ቶኩማ ወሪ አባ ገዳ አደረት ከንካታን ከለቺስ ከንማን ወልፈካታ ደካዋን አባቶ ጌዲዮ ተርገመን ኬሳ እኒ ዴራን ሜትረ ሰደቲ ኩኒስ በረ ቡልቺንሰ ስርነ ገዳ ወሊኒ ደታ ከቀቡይሙ ጅራቶኒ ባክዳ ካዋን አባቶ ጌዲዮት ተርገሙፊ ለፈንማ ኡምሪ ወጋ ኩመሰዲ ጫሉ ከሳካ አርገመሂማ ሞሞ ባካቱ ቶፈላ ጀደሙ ሞራ ከነከሳ ዳካዋን ዴሪና ግዱገሌ ሳፊ ገገባባ ታንቱ አርገመ ሃሊቴ ሱማልፋፊ ዳካዋን ኩኔኒ ትዳበተኒ ጅረን ነመጁማላ ለፉ ዳው ወልቻ ከታን

0: ወፃይ ግብጺ በድር አብደልዓጢን ሚኒስተር መጓዓዚያ ካሚል አልዋዚርን አብ አስመራ ዑደት አብ ዝገበሩሉ እዋን ምስ ፕሬዚደንት ኢሳያስ አፈወርቂ ብምርኻብ ዝተፈረመን ትኾን ንወደባት ግብጽን ኤርትራን ብቅሕ ባሕሪ ዘራኽብ ናይ መራኽብ መጓዓዝያ መስመር ምፍጣር ዝሓዘ እዩ። ሚኒስተር ዓብደልዓጢ ኣብ ኣስመራ ኣብ ዝነበረ እዋን ጸጥታን ምሕደራን ቅሕ ባሕሪ ናይተን ኣብ ገማግም እቲ ባሕሪ ዘለዋ ሃገራት ጥራይ ፍሉይ ሓላፍነት ክኸውን ከም ዘለዎ ብምግላጽ ኣብ ገማግም ባሕሪ ዘይርከባ ሃገራት ኣብ ቅሕ ባሕሪ ምስ ዝተኣሳሰሩ ዝኾነ ይኹን ስምምዓት ናይ ምእታው መሰል ከም ዘይብለን ቀጥታዊ መልእኽቲ ኣሕሊፉሎም። እዚ ሕዚ ተፈጢሩ ዘሎ ናይ ቃላት ኩናት ነቲ ኣብዘን ዝሓለፈ ዓመታት ቀዳማይ ሚኒስትር ኢትዮጵያ ኣብይ ኣሕመድ ካልኦት ላዕለዎት ሰበስልጣንን ወታደራውያን ኣዘዝትን ብተደጋጋሚ ዘለዓልዎ ናይ ኣፍ ደገ ባሕሪ ሕቶ መቐፀልታ እዩ። ቀዳማይ ሚኒስትር ኣብይ ኣሕመድ ኢትዮጵያ ኣብ ጂኦግራፊያዊ ቤት ማእሰርቲኣ ትርከብ ብምባል ልዕሊ 120 ሚልዮን ህዝቢ ዘለዎ ሃገር ብዘይ ቀጥታዊ ኣፍ ደገ ባሕሪ ክትነብር ከም ዘይትኽእልን ቀይሕ ባሕሪ ንኢትዮጵያ ተፈጥሮኣዊ ዶባ ምዃኑን ብምጥቃስ እዚ ሕቶ እዚ ብሰላም ወይ ብሓይሊ ክፍታሕ ከም ዝግባእ ብተደጋጋሚ ክገልጽ ጸኒሑ እዩ። ነዚ መርገጽ ብምድጋፍ ድማ ላዕለዎት ወታደራዊ ኣዘዝቲ ኢትዮጵያ ሃገሮም ናይ ገዛእ ርእሳ ሓይሊ ባሕሪ ክተጣየሽ ምዃናን ኣብ ቀይሕ ባሕሪ ወታደራዊ ማዓስከር ናይ ምርካብ ሕልማ ስትራቴጂያዊ ቀዳምነት ከም ዝወሃቦ ክገልጹ ጸኒሖም እዮም። መንግስቲ ኤርትራ ነዚ ካብ ኣዲስ ኣበባ ብተደጋጋሚ ዝወሃብ መግለጽታት ብጽኑዕ መርገጽ እዩ ክምልሰሉ ጸኒሑ። ኣስመራ ነቲ ሕቶ ብወግዒ ክትነጽጎን ከላ ቀይሕ ባሕሪ ናይ ሓባር መሳለጥያ ዘይኮነስ ናይተን ሉኣላዊ ዶብ ዘለዎን ሃገራት ጥራእዩ ብምባል ትገልጽ። ኢትዮጵያ ኣብ ጥሪ 224 ምስታ ካብ ሶማልያ ተፈልያ ናታ ርእሰ ምምሕዳር ኣዊጃ ዘላ ሶማሊላንድ መዘክር ስምምዕ ተፈራሪማ እያ። በስምምዕ ዝመሰረት ኢትዮጵያ ን20 ዓመታት ዝጸንሕ ናይ 20 ኪሎ ሜትር ገማግም ባሕሪ ንወታደራውን ንግዳውን መራኸባ ክተመሓድር ፍቓድ ክወሃባ ተሰማሚዓ ነይራ። እዚ ስምምዕ እዚ ብወገን ሶማልያ ሉኣላውነተይ ዝግህስ እዩ ብምባል ሓያል ተቃውሞ ስለ ዘጋጠሞ ዛጊድ ኣብ ትሕቲ ዲፕሎማስያዊ ጻጥታትን ሽምግልና ቱርክን ተዓጊቱ ይርከብ። ኣብ መንጎ ግብፅን ኢትዮጵያን ዘሎ ምስሕሓብ ካብዚ ናይ ሶማሊላንድ ጉዳይ ንላዕሊ ዝዓሞቐ እንትኾን ኣብ ልዕሊ ዓብዪ ግድብ ህዳሴ ኢትዮጵያ ዘሎ ናይ 10 ዓመታት ናይ ማይ ምስሕሓብ መሰረት ዝገበረ እዩ። ግብፂ ካብ 900 ንላዕሊ ቀረብ ማያ ካብ ሩባ ኣባይ ስለትረክብ ነቲ ግድብ ከም ስግኣት እያ ትሪኦም። በዚ ምክንያት ድማ ግብፂ ምስ ከም ሱዳን፣ ሶማልያን ጅቡትን ዲፕሎማስያዊ ዝምድናኣ ክተደልድል ጸኒሓ እያ። በቲኻልእ ወገን ኣሜሪካ ኣብ ልዕሊ ኤርትራ ዘንበረቶ እገዳታት ክተልዕሎ ምዃና ዝገልጹ ጸብጻባት ድሕሪ ምውፅኦም ሚኒስተር ጉዳያት ወፃኢ ኢትዮጵያ ጌድዮን ጢሞቴዎስ ምስ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ዋሽንግተን ከምዝ ተራኸበ ዝዝከር እዩ።
1: ሚኒስትሪ ጉዳያት ወፃኢ ኤርትራ ዑስማን ሳልሕ ንፈጻሚ ጉዳያት ኤምባሲ ቀጠር ኣብ ኤርትራ ኣምባሳደር ቀነም ቢን መሓመድ ኣልማዓዲድ ረኺቡ ከም ዘዘራርቦ ኣገልግሎት ዜና ቀጠር ኣፍሊጡ። እቲ ርክብ ኣብ ኣስመራ ዝተኸየደ ኮይኑ ድሕሪ ነዊሕ መንቁልቁላል ዘምድና ክልትኤን ሃገራት ዝረአ ዘሎ ብምዃኑ ኣቓልቦ ሲሒቡሎ። ዲፕሎማስያዊ ዘምድና ክልትኤን ሃገራት ኣብ 1996 ኣብ ዶሓ ኤምባሲ ሃገረ ኤርትራ ብምኽፋት ዝጀመረ ኮይኑ ቀጠር ብወገና ኣብ 201 ኤምባሲ ኣብ ኣስመራ ብምኽፋት ነቲ ዝምድና ኣሓይላቶ። ካብ ሸዓት ሒዙ ድማ ክልትኤን ሃገራት ኣዝዩ ዕሙር ዝኾነ ዝምድና ከም ዝነበረን ዝፍለጥ ኮይኑ ኣብዝሓለፈ ኣስታት 10 ዓመት ግን ዝምድንአን ኣንቆልቂልዩ ጸኒሑ። ቀጠር ኣብ 210 መንጎ ኤርትራን ጅቡቲ ናብ ዝተፈጥረ ዶባዊ ምስሓብ ከም ብመንጎኛ ብምዃን ኣብቲ ዘሰሓሓብ ዶብ ዓቃብ ሰላም ሰራዊት ኣዋፊራ ኣብ መንጎ ክልትኤን ወገናት ጻዕሪ ሽምግልና ተካይድ ከም ዝነበረት ይፍለጥ። ኣብ እቲ እዋን ነታ ብሰንኪቲ ኣብ 2009 ዝተነብረላ እገዳ ኣብ ዲፕሎማስያዊ ተነጽሎ ዝነበረት ኤርትራ ቀጠር ፖለቲካውን ቆጠባውን ደገፍ ዝገበረት ኣገዳሲት መሻርክቲ ኤርትራ መንባራ ይፍለጥ። እንተኾነ እቲ ዝምድና ብ 2017 ድሕሪ ዘጋጠመ ቅልውላው ኣባል ሃገራት ምትሕጋዝ ወሽመጥ ዓረብ ጂሲሲ፣ ስዑድ ዓረብ፣ ኢማራት፣ ባሕሬን፣ ግብፅን ኣብ ልዕሊ ቀጠር እገዳ ምስ ገበራ እቲ ምስ ኤርትራ ዝነብራ ዝምድና እውን ተበላሹ። እቲ እዋን ኤርትራ ኣብ ጎኒቲ ስዑድን ኢማራትን ዝመርሕኦ ዝነበራ ኪዳን ልፍ مفنتاو حيلي أنصار يمنوين حتي بغربة كمز تسلفت عيرسعن مس إمارات بزنبراس استراتيجيا ون وتهدرو متحببار نودب عسب معسكر أير إرتره أبي يمن نزقبر سرحيتات أفكيدان يريا لولو هاقرات إن عمو قبزو خدل الأوان